0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አላችሁ? እነሆ የለተሁድ የጧት የከሰዓት ባለው ፕሮግራማችን ጀምሯል። ከሁሉ አስቀድመን መልካም ሳምንት እንዲሆን እንመኛለን። ለቱ እንደ እብራን ዘመን አቆጣጠር የምርሾን ዩድ ቤት በአብ ታፍሽድ ፔባብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ጁላይ 26 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ሐምሌ 19 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ናቲ ብላንኬት፣ የስቱዲዮ ተረኛ አስተናጋጆች ወርቅ ነሽቴና ሰጠኝ ዘመነንን። አድማጮቻችን በቅድሚያ ሰዓቱን ዜና ዛም ዘገባና ሳምንታዊ የውይይት ፕሮግራም እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅ ነሽቴ ይቀርባል።
0: አመሰግናለሁ ሰጠኝ። አርእስተ ዜና፣ መንግስት ተጣባቂ ወታደሮችን ባስቸኳይ ጥሪ ወይም ጻፍ ሽሞኔ አማራጭ በሶስት ወራት እንዲራዘም አደረገ። በይሁዳና ሰማርያ አካባቢ ውጥረቱ እንደቀጠለ ነው። በብሪታንያ ኢራን ያሰማችው ዛቻ ስጋት እንደማይፈጥርባቸው አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊወሰድ የነበረውን ሰፊ ጥቃት ማዘግየታቸው ተገለጸ። በአውሮፓ የተከሰተው የእሳት ቃጠሎ አሳሳቢነቱ እንደቀጠለ ነው የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆም። መንግስት ተጠባባቂ ወታደሮችን በአስቸኳይ ጥሪ ወይም በጻፍ ሽሞኔ እንዲዘምቱ ያለውን አማራጭ በሶስት ወራት እንዲራዘም ማድረጉን አስታወቀ። የተጠባባቂ ወታደሮች ልዩ ጥሪ መራዘሙ በመከላከያ ሰራዊቱ ውስጥ ያለውን የሰው ኃይል እጥረት ከ280,000 ወደ 240,000 ዝቅ ሊያደርገው ይችላል ተብሏል። ውሳኔው በየሶስት ወሩ የሚጸድቅ መሆኑም ተገልጿል። በይሁዳና ሰማርያ አካባቢ ውጥረቱ እንደቀጠለ ነው ተባለ። የቱል ካራም አስተዳደር አብደላ ካሚል በይሁዳና ሰማርያ አካባቢ የሚጠብቅና የሚከላከሉ ኮሚቴዎችን ለማቋቋም ለፍልስጤማውያን ጥሪ ማቅረባቸው ተገልጿል። አብደላ ካሚል እንዳሉት በእስራኤል መከላከያ ሰራዊት በሚደገፉ በይሁዳና ሰማርያ የሚኖሩ ሰፋሪዎችን እየታገልን ነው። ለዚህም ሰፋሪዎች የፍልስጤማውያን መኖሪያ ሰፈሮችንና የተለያዩ ቦታዎችን ሲያጠቁ ወታደሮች ወዲያውኑ ደርሰው ጣልቃ ይገባሉ ብሏል። የቱል ካራም አስተዳደር አልአረቢ በተባለው ቴሌቪዥን ጣቢያ ባደረገው ቃለ መጠይቅ በሰፈራ ጣቢያዎች አካባቢ ከሚኖሩ ይሁዳውያን በፊት የእስራኤል መከላከያ ሰራዊት ወይም ወታደሮች ቀድመው ወደ ፍልስጤማውያን ሰፈሮች ይገባሉ ብሏል። የክነሴት አባል አቢሃይ ኦሮን በጠቅላይ ሚኒስትር ቢንያሚን ናታንያሁ በፓርቲው እንዲመደቡ ያቀረቡት አዳዲስ ሰዎች ቁጥር ከሌሎች ፓርቲዎች አንጻር ሲታይ አግባብ መሆኑን ገለጹ።
3: לראש הממשלה, לרואי יושב ראש התנועה, עומדת הזכות למנות ואי אלו שריונים כדי לחזק את הרשימה, להציג אותה לבוחר ולהעצים אותה בפני הבוחר ולהביא אותה להישגים טובים יותר. אם לכל, כמעט כל ראשי המפלגות בישראל יכולים למנות בין 10-25 אנשים להכניס אותם לכנסת כי ככה הם רצו, כי ככה הם חשבו, פה לראש תנועת השלטון בישראל יכול למנות אי אלו שריונים.
0: የክነሴት አባል አቢሃይ ቦአሮን እንዳሉት ፓርቲውን ከማጠናከር አንጻር ለጠቅላይ ሚኒስትሩ እንዲገቡላቸው የጠየቁት አዳዲስ ሰዎች ቁጥር አግባብ ነው። በእስራኤል ማንኛውም የፓርቲ ሊቀመንበር ከ10-25 አዳዲስ ሰዎችን በፓርቲው እንዲመደቡ ማድረግ ይቻላል። ይህም የተለመደ አሰራር ነው ብለዋል በካነረሽት ቤት ሬዲዮ በተደረገላቸው ቃለ መጠይቅ። በብሪታንያ ኢራን ያሰማችው ዛቻ ስጋት እንደማይፈጥርባቸው አስታወቁ። የብሪታንያው መከላከያ ሚኒስትር ዎስ ስትሪንግ ሀገራቸው ኢራንን በማጥቃቱ ሂደት እንዳልተሳተፈች ገልጸው እንግሊዝ የዜጎቿንና የሀገሯን ጥቅምና ደህንነት ለመጠበቅ ብቻ እንቅስቃሴ እንዳደረገች አስታውቀዋል። ከዚህ ጋር ተያይዞ ብሪታንያ ኢራን ለምሰነዝረው ማንኛውም ጥቃት ምላሽ ለመስጠት ዝግጁ መሆኗንም አስታውቃለች። የኢራን አቤታዊ ዘብ ብሪታንያን ጨምሮ ለአሜሪካ ከድጋፍ የሚያደርጉ የባህር ሰላጤው ሀገራት ላይ ጥቃት እንደሚያደርሱ መዛታቸው ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊወሰድ የነበረውን ሰፊ ጥቃት ማዘግየታቸው ተገለጸ። ባሳለፍነው ሳምንት መጨረሻ ላይ አሜሪካ በኢራን ላይ ሰፊ ጥቃት ትፈጽማለች የሚል ከፍተኛ ውጥረት ቢኖርም ፕሬዝዳንት ትራምፕ ግን አርብለት ከተለያዩ በተለያዩ ዘርፎች ቅርብ አማካሪያቸው ጋር ከተወያዩ በኋላ ጥቃቱን እንዲዘገይ ማድረጋቸው ተገልጿል። የአሜሪካ ጥምር መከላከያ ኃይል ሐላፊ በመካከለኛው ምስራቅ ባለፈው ጦርነት የተጠቀምንበት የአየር መቃወሚያ መሳሪያና ሚሳኤሎች ቁጥራቸው ይመናመናል ሲሉ ያሁኑ ሰፊ ጥቃት የማይመከር መሆኑን አስተውቀዋል። ሌሎች የፕሬዝዳንት ትራምፕ ቅርብ አማካሪዎቻቸው ደግሞ አሜሪካ ጥቃቱን አጠናክራ በሰፊው ብትቀጥልም ኢራናውያን ግን ወደ ድርድር ሊመጡ አይችሉም፣ እንዲያውም በአቋማቸው የመጽናት እድሉ የሰፋ ነው ማለታቸው ተገልጿል። በአውሮፓ የተከሰተው የእሳት ቃጠሎ አሳሳቢነቱ እንደቀጠለ ነው ተባለ። በፈረንሳይ ቦርዶ በተባለችው ከተማ ቃጠሎው እየተቃረበ ስለሆነ ህዝቡን ሙሉ በሙሉ ለማሸሸት እየታሰበበት መሆኑ ተገልጿል። በፈረንሳይ ደቡብ ምዕራብ አቅጣጫ በቃጠሎ ምክንያት እስካሁን 300 ሺህ የሚደርሱ ሰዎች አካባቢውን ለቀው ሸሽተዋል ተብሏል። በአካባቢው የተነሳው ቃጠሎ ከምንጊዜውም በላይ ከፍተኛ እንደሆነና ጭሱ አየሩን እንደበከለ ተገልጿል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በቃጠሎው የወደመውን ግንባታ እንደገና እንመልሰዋለን ወይም እንሰራዋለን ማለታቸው ተገልጿል። በመጨረሻም የአየር ንብረት ትንበያ። ዛሬ ሙቀቱ መጠን ይቀንሳል። በባህር ዳርቻዎች አካባቢ ቀላል ዝናብ ይኖራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴላቪቭና በሃይፋ 30፣ በቤርሸባ 33፣ በኢላትና አካባቢዋ 41 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን። አድማጮቻችን በዛሬው ውይይት ፕሮግራም መሳተፍ ከፈልጋችሁ በቀጥታ ስልክ መስመራችን ደውሉልን። የተለመደው ስቱዲዮ ስልክ ቁጥራችንም 0723940555 ነው። ደውሉልን።

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳን ከሌለ እንዳይሰምጡ ማንንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጣ ነገር የተከሰተው በባህር ዳርቻ ነፍስ አዳን ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳን ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራዳፕኒም ነፍስ አዳን ድረገጽ ይግቡ።
2: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባ ምንም መለከትበት ሳል ላይ ደርሰናል። ሰጠኝ እንደምናረፍርክ
3: በድጋሚ ሰላም ነኝ። እንዴት ነሽ አንቺ?
2: አለን። እንዴት ነው ሳምንቱ መጨረሻ እንዴት ነበር?
3: ሙቀት ነው ትንሽ፣ ግን ጥሩ ነው። ተፈርቶ ነበር አሜሪካ እንግዲህ በኢራን ላይ ጦርነቱን ታስፋፋለች የሚል፣ ያም ደግሞ የተረጋጋበት ሁኔታ ነው ያለ።
2: አዎ አሜሪካ እንዳልከው፣ እስኪ በወቅታዊ ዘገባችን ምን መለከተዋለን። እንደው ከዛ በፊት ግን የሀገራችን ጉዳይ ስለሚቀድም በይሁዳና ሰማሪያ አካባቢ የሽብር ጥቃቱ ያው ተጠናክሯል። ሰሞኑን ያለው ሁኔታ ውጥረት የነገሰበት ሁኔታ ነው ያለ። እንዴት ነው እንዴት ይታያል?
3: አዎ የይሁዳና ሰማሪያ ቀበሌ እንግዲህ እንደሚታወቀው ያው በመከላከያ ሰራዊቱ የሚስተዳደር ነው። ብዙ ፍልስጤማውያንም የሚኖርበት አካባቢ በመሆኑ የደህንነት ችግሮች አሉ። ባለፈው ሳምንት እንግዲህ እንደምናስታውሰው አንድ ፍልስጤማዊ መሳሪያ ቀምቶ የወሰደበት እርምጃ በጣም የሚያሳዝን ነው። ሰዎች የተገደሉበት የቆሰሉበትን ሁኔታ እናስታውሳለን። አሁንም ውጥረት እንዳለ ነው በአካባቢ። የበለጠ መከላከያ ሰራዊቱ ኃይል ያሰማራበት ሁኔታ አለ። አሁንም ግን በሌላው አካባቢ ያለውን ሁኔታ በማየት ፍልስጤማውያን የሽብር ጥቃት እንዲፈጽሙ በዛ አካባቢ በይሁዳ ላይ ችግር እንዲፈጥሩ የሚገፋፉ አካላት አሉ። ራሱ በይሁዳና በፍልስጤማውያን መካከልም እንዲሁ የመበቃቀል ሁኔታ እናያለን በየጊዜው። በዛ አካባቢ ያው በይሁዳና ሰማሪያ ብዙ ለሚሆነ ቦታ ስላለ ገበሬዎች የሚያለሙትን አንዳንዴ ፍልስጤማውያንን ወይራ ዘይት የሚነቅሉም አሉ፣ የይሁዳንንም እንደዚሁ እና መኪና የሚያቃጥሉ አሉ። ይሄ እየተጨመረ በአካባቢው ውጥረት የፈጠረበት ሁኔታ አለ። የግድ የመከላከያ ሰራዊቱ እንዲህ የሽብር ጥቃትን ለማስቀረት የበለጠ ኃይል ያሰማራል ተብሎ ነው የሚጠበቀው። እስካሁንም እንግዲህ እንዳጠናከረ ነው፣ ግን ያው የተለመደ ነው። ኃይልም ቢጠናከር በአካባቢው አብረው የሚኖሩ ሰዎችን ማስቆም ማትችበት ሁኔታ አለና ምናልባት ያንን አካባቢ አሁን ወደ እስራኤል ግዛት አጠቃሎ ያንን ደህንነቱን የበለጠ የማስከበር ሁኔታ ቢኖር የተሻለ ነው የሚሉ አካላት አሉ። ያ ደግሞ ከፍልስጤማውያን ሀገር የመመስረት አንጻር ደግሞ የሚቃወሙ አሉ። በአጠቃላይ ግን ያው የሽብር ጥቃት በእስራኤል ብዙ ጉዳት እያደረሰ ነው። ዛሬ ሰላም ነው ስንል እንደምታስታውሸው አርብ ዕለት የ4 ዓመት ልጅ ሲገኝ ደስታ እየተገለጸ በነበረበት ጊዜ በጎን ደግሞ ሰዎች ሕይወት የጠፋበትን ሁኔታ እናያለንና አስቸጋሪ ነው። ጨምሬው ካለ
2: አስቸጋሪ ነው። በይሁዳና ሰማሪያ አካባቢ ያለው ሁኔታ በጣም ከባድ ነው። ያው እስራኤላውያንም ፍልስጤማውያንም አንድ ላይ የሚኖርበት አካባቢ ስለሆነ ይህን ጥቃትና የሽብር ጥቃት በቀላሉ ለመቆጣጠር ከባድ የሆነበት ሁኔታ አለ። እንግዲህ ለበርካታ ዓመታት አብሮ የዘለቀ ነው እንግዲህ ከህዝብ እስራኤል ጋር፣ አሁን ደግሞ የባሰ ነው እየሆነ እንዳለ የሚገለጸው። ይሁዳውያን ሰፈራዎችን ለማስፋፋትና ለማቋቋም ወደ ፍልስጤማውያን ሰፈር ይገባሉ። በኃይልም ጥቃት እያደረሱ እንደሆነ ብዙ ጊዜ በመገናኛ አውታሮች ይሰማል። አሁን ደግሞ ፍልስጤማውያን ያው እንግዲህ ከመጡ ያው ገለን እንሞታለን አይነት ነገር ነው። በቀደም እንዳየ ነው እንዳልከው ከእስራኤላዊ ነው መከላከያ ጦር መሳሪያ ነጥቀን ጥቃት ያደረሱት። ከዛ በኋላ ደግሞ ሌላ በሄብሮን አካባቢ እረፍት ላይ የነበረ የመከላከያ ሰራዊቱ አባል በድንጋይ ራሱን ላይ ካቆሰሉት በኋላ ከመቱት በኋላ መዳከሙን አይተው መሳሪያውን ነጥቀው እንደተሰወሩ ነው እንግዲህ ፍልስጤማውያን በዛ አካባቢ የሚነገረውና አደጋው እየተባባሰ የከፋ እየመሰለ ይሄዳል። እንግዲህ እስራኤላውያን መከላከያ ሰራዊቱ አገር አማን ብለው ሲሄዱ በገዛ ጦር መሳሪያቸው እየተነጠቀ ነው ጉዳት እየደረሰ ያለው አሁን ባለው ሁኔታና ከፍተኛ ጥንቃቄና እንደው በንቃት ነገሮችን መከታተል የሚያስፈልግበት ሁኔታ ነው ያለ። አዲስ ነገር ባይሆንም ግን እየከፋ የመጣበት ሁኔታ ነው ያለው።
3: ልክ ነች። አሁን ለምሳሌ አርብ ዕለት እነዚህ እስራኤላውያን ጉብኝት ሲያደርጉ ቴል በተባለችው በሸኼም አካባቢ በምትገኝ ከተማ ትንሽ ከተማ ጉብኝት ሲያደርጉ ለመከላከያ ሰራዊቱ አላስተዋወቁምና ቢያስተዋውቁ ኖሮ የደን ጥበቃ ከየት ነበር ቤት አካባቢ መሄድ እንዳለባቸው ይነግሯቸው ነበርና የበለጠ መከላከያ ሰራዊቱ አካባቢውን ያውቀዋልና አንዳንዴም እንግዲህ በጥላቻ መታያየት ቢቀር ጥሩ ነው የሚል እምነት አለን። ምክንያቱም በጥላቻ የሚታያዩ ከሆነ ችግር ነው፣ ውጥረቱ እንደቀጠለ ነው። እንግዲህ የሚሆነውን በቀጣይ ደግሞ እናያለን። ወደ ሌላው ርዕሰ ጉዳይ ስናልፍ እንግዲህ እስራኤል ክኔሴት እየተቃረበ ነው። ሶስት ወር የሚሆን ጊዜ ነው ያለ። እንዴት ነው የፓርቲዎች ዝግጅት?
2: የፓርቲዎች ዝግጅት እንግዲህ ቅድመ ምርጫ የሚያካሄዱት ያካሄዱም አሉ፣ ለማካሄድ ዝግጅት ላይ ያሉም አሉ። ዝግጅቱ አለ። በሚካሄደው ቅድመ ጥናትም እንግዲህ ማን ከማን ይበልጣል የሚለው እየታየ ነው። መቼም ይሄ አንዳንዴ ምርጫ ላይ ብዙ ጊዜ ሲሰራ አናይም ቅድመ ጥናቱ እንጂ። አሁን ባለው ሁኔታ ነጋዴ ያጋዴ የዘንኩት ፓርቲ በቁጥር እየመራ እንደሆነ ይነገራል። ብዙ ሀሳቦች እየተነሱ ነው። በነገራችን ይሄ ፓርቲ ስልጣን ቢይዝ ምን ይሆናል፣ እስራኤል ጠፋንታ ምን ይሆናል የሚል ሀሳብም እየተነሳ ነው። የነቤኔት ፓርቲ ተከታይ እንደሆነ እየተነገረ ነው። በእርግጥ የሊኩድ ፓርቲም እንደው ከየጋዲ የዘንኩት ፓርቲ እንዴት በቁጥር ሊበልጠው ይችላል የሚለው ጥያቄ ሲነሳ ነው እንጂ ቁጥሩ አሁንም እንዳለ ከፍተኛ እንደሆነ ነው ያለው። እንግዲህ ከቅድመ ምርጫው ናታንያው ደግሞ 8 አዳዲስ ሰዎች እንዲገቡ ጠይቀዋል። ያለ ምርጫ ለቅድመ ምርጫ እንግዲህ የፓርቲዎች የተለመደ አሰራር ነው። ይህም አባላቱ እየደገፉት ነው የሚገኘው። በአንድ በኩል ተቃውሞ አለ። አዎ ተቃውሞም አለ። እነሱ ሲገቡ ምንም ጥያቄ የለውም። እንግዲህ 8 ቦታ ሲያዝ ምናልባት ወደ ክነሴት ሊገባ የሚችል የተወሰነ ነባር አባላት ከአንድ በላይ ሊሆን ይችላል፣ 2-3 ላይገቡ የሚችሉበት አጋጣሚ ሊፈጠር ይችላል ሲገፉና። በእርግጥ እንግዲህ ስልጣን ከያዘ ፓርቲው እንደሚታወቀው የኖርዌይ ወይም ሆክ ኖርቬጊ የኖርዌይ ህግ የሚባል አለ። የክነሴት አባላት ቦታ እየለቀቁ ያው ተጠባባቂዎች ሊገቡበት ሁኔታ አለ። ሚኒስተሮች አዎ፣ ሚኒስተር ከሆነ ሚኒስተርና ስልጣን ከያዙ አዎ በእነሱ ቦታ እንዲገባ የማድረግ ሁኔታ አለ። በዛ መንገድ ይገባሉ እንጂ የማይገቡበት እድል ሰፊ ሊሆን ይችላል ነባር አባላት። ይሄ የተቃውሞ እያስነሳ ቅሬታ እያስነሳ ቢሆንም ደግሞ የሚደግፉም አሉ። በዚህ ሁኔታ እየሄደ ነው። እንግዲህ ያለው ጊዜ ውስን ነው። በሰፊ እንወያይበታለን። እኛ ማህበረሰብ አንጻር
3: የተለያዩ ፓርቲዎች አሉ። ማንኛው ውጤታማ ይሆናል የሚለውን ያው እንግዲህ በምርጫው ቀን ቢታይም፣ አሁን ቅድመ ሁኔታዎች እንግዲህ እንደገለጽሽው የአሻር ፓርቲ፣ የሊኩድ ፓርቲ፣ ባያኸድ የተሰኙት ፓርቲዎች እና የተመሳሰሉት እየመሩ ያሉበትን ሁኔታ ተመልክተናል። እያንዳንዱ ፓርቲም ያዋጣኛል የሚለውን አዳዲስ ሰው ለማስገባት ጥረት እያደረገ ነው። የእኛንም ህብረተሰብ ወክለው እየገቡ ያሉ የተለያዩ አካላት አሉ። እነሱንም ይሆን እንግዲህ ምርጫው እየቀረበ ሲሄድ ሚዛናዊ በሆነ መልኩ እናስገባለን፣ እናነጋግራቸዋለን። እና ጥሩ ነው እንግዲህ ምርጫ ጥሩ ነው፣ እንዳይጭበረበር፣ ሰላም እንዲጠበቅ፣ የውጭ አካላት በዘመናዊ ቴክኖሎጂዎች ችግር እንዳይፈጥሩ ጥንቃቄ መደረግ አለበት ተብሏል። ያው የተለመደ ነው። እስራኤል እንግዲህ አብዛኛውን ጊዜ ከተቋቋመች አንስቶ በሰላማዊ መንገድ ስለምታካሄድ አሁንም ሰላማዊ ሆኖ ይጨረሳል ብለን ነው ተስፋ እናደርጋለን።
2: ሌላው እንግዲህ አካባቢያችን አሁንም በአካባቢያችን ከባድ ውጥረት እንደነገሰ እንዲቀጥል ያደረጉ የአሜሪካና የኢራን ግጭት እንደቀጠለ ነው። ትራምፕ ደግሞ በአሳለፍነው ሌሊት ሀሳባቸውን ቀይረው በኢራን ላይ የታሰበው ጥቃት እንዲዘገይ ያደረጉ ሲባል ሰምተናል። እና እንደው ሰጠኝ እንዴት ነው ይህ ጉዳይ?
3: ይህ መሰለኝ ኢራኖችን የልብ ልብ የሰጣቸው መጀመሪያ አትፎክሪ ከፎከሩ እናደርጋለን ካሉ ማድረግ ነው። ካልሆነ ግን ለኢራኖች የልብ ልብ ነው የሚሰጥ ብዬ ነው የማስበው። እርግጥ አሜሪካ የራሷ አስተያየት ሊኖራት ይችላል። ከምን አንጻር ነው ጀነራሎች ጋር እንግዲህ ፕሬዚዳንት ትራምፕ መክረው ነው ይህንን ጉዳይ ለጊዜው ያዘገዩት የተባሉ በኢራን ላይ ሰፊ የሆነ ወታደራዊ ጥቃት ለመፈጸም አቅደው የነበሩትን እና አንዳንዴ ግን ይሄ ኢራንን ወደ ሰላም ወይም ደግሞ ወደ ክብ ጠረጴዛ የሚያመጣ ሳይሆን የበለጠ የልብ ልብ የሚሰጣት ነው። ምንም ነገር አሁን ከአቋሟ ፍንክች አላለችም። አሜሪካ የፈለገውን ብታስፈራራም በመካከለኛው ምስራቅ ያሉ ሀገራትን ጉዳት ሊያደርሱ ይችላል ከሚል አንጻር ነው ብለዋል። ጦርነት ከገጠሙ በኋላ ኢራን እያስፈራራች እየዛተች ያለውን ለአሜሪካ የሚያግዙ የሚረዱ እዛ አካባቢ እንቅስቃሴ የሚያደርጉት ሁሉ አጠቃለሁ ብላለች። እንዲያውም ይሄ በኢራናውያን የሚታየው ምንድን ነው? የእኛ ዛቻ ማስፈራሪያ ተግባር ላይ ዋለ የሚል እሳቤ እንዲያመጡ ነው የሚያደርግ እና በአሜሪካው ፕሬዚዳንት ዶናልድ ትራምፕ ያካሄድ ችግር ያለ መስሎ ይታየኛል። ጦርነት ነው። ጦርነት ከገጠምሽ በኋላ አንዴ አጠቃችኋለሁ፣ አንዴ ተዋችኋለሁ እያሉ ማስፈራራት ትክክል መስሎ አይታየኝም። እስራኤልም ተዘጋጅታለች ሲባል ነበር። በተለይ ይህን አረብና ቅዳሜ ጦርነቱ ይታደሳል ተብሎ ተሰግቶ የነበረው የተረጋጋበት ሁኔታ አለ። ምናልባት ተረጋግቶ በሰላም ያልቅ ቢሆን ጥሩ ነው፣ ግን በሰላም ያልቅ መስሎ አይታየኝም። እንግዲህ በየጊዜው እኛ ከማቅረብ ውጭ ሌላ የለንም። ምጨምረው ካለ ወርቅነሽ?
2: ብዙ ምጨምረው ነገር የለም። እንደው ምንድነው ግን አሁን አርብ ለቅዳሜ ሌሊት አጥቢያ ሌሊት ነው ኢራን ትደበደባለች ተብሎ የነበረውና ከፍተኛ ጥቃት ይኖራል ተብሎ ተሰግቶ ነበር። እኔ ሊሆን እንደማይችል ገምቼ ነበር። ለምን ብትል ሰጠኝ፣ አሜሪካ ኢራንን ስደበድብ ከዚህ በፊት አውጃ አይደለም መጣሁን ይሄን ያህል ጥቃት ላደርስነኝ ብላ ሳይሆን በተለይ ከእስራኤል ጋር በጋራ ባደረጉት ጥቃት ድንገት የማስጠንቀቂያ ደወል ሲደወል ነው ያወቅንና የሰማን። ስንነቃ ያው እስራኤል መልእክት ማስጠንቀቂያ እያስተላለፈች ለዜጎቿ መሆኑን አየን። ኢራን ላይ ጥቃት እየፈጸምን ነው ተጠንቀቁ የሚል መልእክት እና በቀደም ግን በቃ አሁን እስራኤል ልትሳተፍ ነው አሜሪካ ልታደርግ ነው ሲባል ከመቼ ወዲህ ነው እንደዚህ በይፋ ታውጆ በኢራን ላይ እርምጃ የተወሰደው የሚለው ጥርጣሬ ነበር። እንግዲህ አሜሪካ እንደተባለው ከራሷ ጥቅም አንጻርም ሊሆን ይችላል። ቀላል አይደለም ይህን ያህል አገር ተጉዞ እንዲህ አይነት ሰፊ ጥቃት ማድረስ። አሜሪካ ሁና ነው እንጂ እንደተባለው እንደ ማንኛውም ሀገር የሚችለው አይደለም። ወጪውን ምኑ ስታይ ግን አሁንም ድረስ በእስራኤል ራሱ አየር ላይ ነዳጅ የሚሞሉ በርካታ ጀት አውሮፕላኖች የአሜሪካ ዘመናዊ አውሮፕላኖች እስራኤል ውስጥ እንደገቡ ነው የሚነገረው። የጦር መሳሪያ ማጓጓዙ ሂደት ሁሉም እንዳለ ነው እና እንግዲህ እንደሰማነው ሰምተነዋል። እንዳልከው የቀረበውን መረጃ ግን እውነት ሊሆን ይችላል ወይ ውለን አድረን ምናልባት እንግዲህ ባልተጠበቀ ጊዜ በኢራን ላይ ጥቃት ካልደረሰ ነው እውነት መሆኑን የምናውቀው። ጠቅላይ ሚኒስትሩም ወደ አሜሪካ እንደሚሄዱ ተገልጿል። ማክሰኞ
3: ምናልባት ለዛ ሊሆን
2: ይገናኛሉ ተብሏል ከትራምፕ ጋር። አዎ ነገ ነው ይሄዳሉ ተብሎ የሚጠበቀው። እንግዲህ ያለውን እንግዲህ መረጃ የቀረበውን ሰምተናል። እውነት ይሆናል ወይ እናየዋለን።
3: ጥሩ እንግዲህ ያለውን እናያለን። እንግዲህ አድማጮቻችን፣ ወደ አድማጮች ውይይት ነው የምናልፈው። በድጋሚ ስልክ ቁጥራችን 0723 940 5555 ደውሉልን፣ እንቀበላለን።

0: ሊወርቅነሽ ወደ ውይይት ነው የምናልፈው። በስልክ መስመራችን የቀድሞ ባልደረባችን አቶ አብርሃም ይርዳይ ይገኛል። እንግዲህ ባለፈው ይሄ ሰላማዊ ሰልፍ ነበረ። በሰላማዊ ሰልፉ የተለያዩ ሀሳቦች ተነስተዋል። ጋሻ አብርሃምም ያነሳቸው ሀሳቦች በህብረተሰቡ ብዙ ጥያቄ አስነስተዋልና በዚህ ጉዳይ እሱ ምላሽ እንሰጠዋለን ስላለን እሱን እናናግራለን። ጋሻ አብርሃም እንዴት ዋልክ?
1: እንደምን ዋላችሁ?
2: እንዴት ነህ ጋሻ አብርሃም? ሻባቶቭ፣ መልካም ሳምንት።
1: ሻባቶቭ፣ እንደምን ናችሁ?
2: አለን ክብሮ ይስፋ። ጥሩ። እንግዲህ ያው በተቃውሞ ሰልፉ ላይ ባሰማው ንግግር ምክንያት ያው እንደምታውቀው ሀሳቦች እየተነሱ ነው፣ የተለያዩ ሀሳቦች። እናሰማው የተናገርከውን ነገር ባጭሩ።
1: ጊዜ ያላችሁ
2: አንድ ደቂቃ ይሞላል፣ ባጭሩ ነው፣ ሁሉን አይደለም።
0: እሱን ካሰማን በኋላ ለምን ልትል እንደቻልክ
2: አንተ ማብራሪያ ትሰጣለህ እዛ በኋላ።
3: ሃይማኖታችን እያበላሹ ልጆቻችን እያበላሹ ያሉት በማታለል በማጭበርበር ከኢትዮጵያ ወደዚህ ሀገር የመጡ ናቸው። ብዙ ችግር ነው ያለ፣ ብዙ ሚስዮን አለ፣ ብዙ ካት አለ። ግን እኔ ዋናው እማየው ችግሩ ትልቁ ችግር ከኢትዮጵያ ፈለስሙራ ዘር አለን የእስራኤል ዘር አለን እያሉ በአስር ሺዎች የሚቆጠሩ በዚህ 30 ዓመት ውስጥ መጥተዋል። 74-75 ሺህ ህዝብ መጥቷል። የኢትዮጵያ ቤተ እስራኤል ከጠቅላላ ኢትዮጵያ የመጣው 30 ሺህ ነው። 30 ሺህ ብቻ ነው የመጣን። ከሰባዎቹ ጀምሮ ምሽኖታ ሽብኤም እስካሁን ድረስ 30 ሺህ የኢትዮጵያ ቤተ እስራኤል ተገኝቷል፣ መጥቷል። ከዛ በላይ የመጡት 75 ሺህ አልተመረመሩም። ሃይማኖታችን እያበላሹ ልጆቻችን እያበላሹ ያሉት በማታለል በማጭበርበር ከኢትዮጵያ ወደዚህ ሀገር የመጡ ናቸው።
0: እንግዲህ ጋሻ አብርሃም ከተቃውሞ ሰልፍ ያሰማው ይህ ነው እና ይህን ልትልበት የቻልከው ምክንያት ምንድን ነው? በተለይ 75 ሺህ ህዝብን ያክል እንዲህ ልትናገርበት የቻልከው ምክንያት ምንድን ነው?
1: ያው ቁጥሩ 30 ሺህ እና 75 ሺህ የተባለ የተያልኩት ለማነጻጸር ያህል ነው። ምን ያህል ከኢትዮጵያ ቤተ እስራኤል ወደዚህ ሀገር እንደመጡና ከዛ በኋላም በፈለስ ሙራ መምጣት ከጀመሩ ምን ያህል ሰዎች እንደመጡ ለማነጻጸር ያህል ነው። እና እናንተ በእናንተ ሬዲዮ እየሰማ ያለው በሌላም 30 ሺህ ብቻ ነው ይሁዲ እስራኤል እንጂ 75 ሺህ ይሁዲ አይደለም ብሎ ተናግሯል ነው እየተባለ ያለው። ያልወጣኝም ባፌ ወጥቶኝም አያውቁም አላልኩም። እኔ ያልኩት እነዚህ 75 ሺህ ወይም 70 ሺህ የሚሆኑት የመጡት በመንግስት ሳይመረመሩ በሚስራዳ ፕሪም ሳይመረመሩ በኢትዮጵያ ቤተ እስራኤል በቄሶች በሽማግሌዎች ሳይመረመሩ የመጡ ናቸው። እና ከነዚህ ውስጥ ብዙ የእኛ ዘር የሌላቸው የፈለስሙራ ዘር የእኛ ዘር የሌላቸው መጥተዋል። መምጣታቸው በጉቦ በውሸት በማታለል ነው። የመጡት ደግሞ መምጣት በሚገባቸው ቦታ ነው። እዛ ሁልጊዜ የሚባለው 20 ዓመት 30 ዓመት 15 ዓመት እየጠበቁ ያሉት ዘር የእኛ ዘር የኢትዮጵያ እስራኤል ዘር ያላቸው እያሉ ብዙ ብዙ ብዙ በጉቦ በማታለል ሌሎች መጥተዋል ነው። እንግዲህ መጥተዋል ነው። አሁን ጠዋትም ሰምቻችኋለሁ ትንሽ። እኔ 30 ሺህ ብቻ ነው ይሁዲ አላልኩም።
0: ንግግር እኮ ጋሻ አብርሃም ንግግር እኮ ይሄ ነው የሚደመጥ። ማን አመጣቸው ይሄ 75 ሺውን ሰው? ያመጣው በህጋዊ መልኩ መንግስት ነው። መንግስት ካመጣ የአሰራር ችግር ካለ ከሌ በህጋዊ መልኩ

0: አልመጣም ከሌ ብለ አጣርቶ መሄድ የሚቻል ባንድ ላይ ሆኖ እንደዚህ አልተጣሩም ባል ማና መጣ በአውሮፕላን ሰዎች ሲመጡ አጣርቶ የሚመለከተው ክፍል ሚስራዳ ፕኒምም ሚስራድ ክሊታም የተለያዩ አካላት አጣርተው ከሌ ሄዳል ከሌ ሄድም ቢለው ነው የሚያመጡ አይደለም እንዴት ማን በግለሰብ ደረጃ መጣቸው አካል አለ ወይ ነው
1: እሱ አይደለም ጥያቄው እኛ ያለ ነው በመንግስት አተመረመሩ መንግስት ናቸው እነዚህ ናቸው ተብሎ ከተሰጠው በኋላ በድርጅቶቹ በድርጅት ነው የመጡ ያሉት ብዙ ዘመን በመንግስት አይደሉም መንግስት እነዚህ ይሄን ያህል ዘመን እየጠበቁ ነው ተሸግረዋል ተረበዋል ተጠምተዋል እየተባለ መንግስት ከዚህ ሰላማዊ ሰልፍ እየተደረገ የእስራኤል ስም በባዕድ ሀገር ስም እየጠፋ በዛ ምክንያት በፖለቲካ መንግስት ጫና እየተደረገበት እያመጣ ነው ግን በመንግስት ተፈትሽ ተመርምረዋል ማለት አይደለም ይሄ የምንለው ዛሬ ብቻ አይደለም ሁልጊዜ ነው እኔ ግን ዋናው ነገር እምላችሁ ምንድን መሰላችሁ ይሄ የምለው የኛ ዘር የኢትዮጵያ የእስራኤል ዘር ያለው ይምጣ ነው አይምጣ ሲል ሰምታችሁኝ አታውቁም የእስራኤል ዘር ያለው ይምጣ ጋቢ ወርቁ የኔ ስም እያነሳ ብዙ ስሜ እያጠፋ ነው ከአሁን በፊትም ዛሬም እና እሱ ንግድ ጀምሯል በፖለቲካ ሊሄድ ነኝ ብሎ በእነሱ እየነገደ ነው እሱ የኔ ቆይ እኔ
0: በእኛ ሬዲዮ ቀርቦ አልተናገረም በግል የሚናገረው
1: ልንገር እሱ በእውነት የእስራኤል ዘር ያላቸው እንዲመጡ የሚደግፍ ከሆነ አይ የእስራኤል ዘር ያላቸው ብቻ ያምጡ ሌሎች ናቸው እየመጡ ያሉ ለዘመናት ያህል ሌሎች ናቸው እየመጡ ያሉ በእነሱ ፈንታ በእነሱ ቦታ ብሎ መናገር አለበት የኔ ንግግር ወስዶ አረ አብርሃም ይርዳይማ 30 ሺህ ይሁዲ ብቻ ነው ያለ ከዛ በተቀረ ይሁዲ አይደለም ብሏል መቼ ወጣኝ ይሄ ነገር ባብ ወጣ ያውቅም ወይዘሮ ወርቅነሽም ጠዋትም ሰምቼሻለሁ እንደዚህ ብሏል ብለሻል
2: እኔ አይደለም ያልኩት ጋሻ አሁን የሰማኸው እንደዛ አይልም የሰማኸው ንግግር አክላታውን አሁን ያሰማነው እኮ ለዛ ነው ሰው ሳይሆን ምናልባት ጋሻ አብርሃም ይሄን ለመናገር ፈልጌ ነው እንደዚህ አይደለም ማለት ትችላለህ ግን የሰማነው ንግግር እንደዛ ነው 74-75% የሚሆነው ሳይመረመር ነው የመጣ 30 ሺህ የሚሆነው ግን 30% ብቻ ነው ይሁዲ በሽኖት አሽቢም በሰዎች አመተ ምህረት የመጣው ስትል እንግዲህ በርግጥ ያሰራር ቢሮክራሲው አሰራር ይኖራል ከዚህ ሀገር መጥቶም እንዳልከው በሃይማኖቱ ዛና እዚህ የሚረግጠውን እኮ ማንኛውም ህዝብ ይደግፋል ብዬኔ አላምንም ልጆችን ወደ አልተፈለገ አቅጣጫ የሚወስድበትን ሰላማዊ ሰልፍ የተወጣበት አላማው ልክ ሊሆን ይችላል ችግሩ የተላለፈው መልእክትና የነበረው ሽኩቻ ነው ችግር እየፈጠረ ያለውና ምናልባት እንዲህ ለማለት ፈልጌ እንጂ እንዲህ አይደለም የሚለው ማብራሪያ ብትሰጥበት ይሻል ይሆናል እንጂ ጋሽ አብርሃም የተባለውንማ ቆይ እየሰማን ነው
1: አሁን የሰማሁት እነዛ ሃይማኖታቸው የኛ ዘር ያልሆኑ የሚሰሩት ነው አሁን ሁልጊዜ የምናገረው ፈለስሙራ የኛ ዘር የሆነ የሚደግፍና የሚረዳ ነው አሁን እየተቃወሙ ያሉት ፈለስሙራ አይደሉም እርግጠኛ ነኝ ለምን በእነሱ በዘመዶቻቸው ፈንታ ቦታ ሌላ ነው እየመጣ ያለው ለዘመናት እያዩ ነው ይሄ መቃወም አለባቸው እነሱ እየደገፍኩ ነው እኔ
0: ለምንድን ነው ሳይልኩ የህግ ሀገር ናት ጋሻ አብርሃም የህግ ሀገር እስከሆነሽ ድረስ ህጋዊ ባልሆነ መልኩ መጥቷል የተባለውን ፍርድ ቤት ማድረስ ይቻላል ግን በአጠቃላይ ህብረተሰቡን ባንድ ላይ እንደዚህ ነው ማለቱ ተገቢነት አለው አንተ አሁን ጋዜጠኛ ነህ መረጃ ይዘህ ስትሰራ የነበርክና መጽሐፍ የጻፍክና አዋቂ ነህና በአንተ አስተያየት እንደዚህ ባንድ ላይ እንደዚህ ናቸው በፊት የመጣ አሁን የመጣ ያሰኛል ወይ
1: አይደለም ከሰባዎቹ 60 በመቶ የእስራኤል ዘር የላቸውም እያለ በኢየሩሳሌም የሚገኝ የስታቲስቲክስ ማዕከል በየአመቱ ያወጣል 60 በመቶ ከሆነ የእስራኤል ዘር የሌላቸው 40 በመቶ የእስራኤል ዘር አላቸው ማለት ነው 40 በመቶ እነዛ ፈለስ ሙራት ብለው የሚጠሩት እነሱ ናቸው ማለት ነው እነሱ ከሆኑ የኛ ዘር የይሁዲ ዘር ናቸው ማለት ነው አይደሉም የተባሉት እነዛ በማጭበርበር በማታለል በገንዘብ በጉቦ የሚመጡት ናቸው ይሄ ነው ትክክሉ አነጋገሩ ሰማለ ይሄን ደሞ አና ለናንተ በተለይ ለሰጠኝና ለወይዘሮ ወርቅነሽ ከጥቂት አመታት አለ ብዙ አመታት ነው እኔ እንዴት እንደምደግፍ እንደደገፍኩ ፈለስ ሙራ እንዲመጡ ወደዚህ ሀገር እንዲመጡ የሚል ደብዳቤ ድሮ የጻፍኩት ለመንግስት የጻፍኩት ለከላችኋለሁ እናንተ ሁላችሁ ታውቁኛላችሁ የሻያውን ባለፈውም ተናግሯል አንተ የምትናገረው ሁሉ ትክክል ነው ቀኝ ግራ አልትልም ያ ተቃውሞ አታውቅም ብሎኛል አሁን ህዝቡ እየሰማ ያለው ያበላሹ እኔ ያላልኩት ያላሰብኩት ነው 30 ሺህ ኢትዮጵያ በእስራኤል መጥቷል 30 ሺህ መጥቷል የቀሩት
0: አሁን እንግዲህ የኢትዮጵያ ይሄዳል 160 ሺህ ናቸው ይባላል
1: ከነዚህ ውስጥ ቆይ ከነዚህ ውስጥ 40 በመቶ የኛ ዘኢትዮጵያ እስራኤል ዘር ናቸው ዘራ እስራኤል ናቸው እየመጣ ያለው ብዙ ለብዙ ዘመናት ያህል በእነሱ እዛ እየቀሩ ቤተሰቦቻቸው እዚህ እየጠበቁ ሌላ ነው እየመጣ ያለ ይሄ የማይደግፍ ዘራ እስራኤል የሆነ ያለ አይመስለኝም እና የተናገርኩት በበካሻ በትክክል ተናገሩት
0: በህብረተሰብ አሁን ለጋሻ አብርሃም እኛም አሁን ለምሳሌ ኢትዮጵያ እየተጠበቁ ያሉ ከ20 አመት 30 አመት በላይ እየተጠበቁ ያሉ በጎንደር በአዲስ አበባ በትግራይ ብዙ ሰዎች አሉ እነሱ እየተጠበቁ ሌላ ይመጣል የሚባለውን እኛም እንቃወመው ነው ግን አሁን ህብረተሰቡ አብርሃም ይርዳይ 70 ሺህ በላይ የሚሆኑት ቤተእስራኤሎች አይደሉም ብለውናል ብለው ቅራኔ ውስጥ የገቡ ሰዎች አሉ።
1: አሁን ባሰማችሁ ይያለው ደዛ
0: ይያለው ግልጽ እኮ ነው ንግግሩና ለነዚህ ሰዎች ምን ትላላሁን ለአድማጮቻችን
1: እኔ የምላቸው እንደዚህ የሚል ቃል አልወጣኝም በሰባ ከሰባ 5000 ውስጥ 40 በመቶ የእስራኤል ዘር ያላቸው ናቸው 60 በመቶ መንግስት እንደሚያስታውቀው በየአመቱ 60 በመቶ ሳይመረመሩ ሌላ ዘር ናቸው የእስራኤል ዘር የላቸው ይሄ ነው መላቸው
2: ከምቼ ጀምሮ ጋሽ አብርሃም እንደሆን ግልጽ መታደርገው ሰው በተራዘመ ቁጥር እንዳልከው እዚህ ላይ ግልጽ ማድረግ ያለብን ለመምጣት እንዳልከው ቢመጣው ቀርቶ ማይመጣው የሚባለው በተራዘመ ቁጥር እዛ ሲወልድ ሲዋለድ ምናልባት በእስራኤል የሆነው ሰው ዘር ያለበት ዘር የሌለበትን ያገባና ይወልዳል አማራጭ የለም መንግስት አብሮ ይመጣልና አንዳንዴ አይ ሚስት ወይ ባል የእስራኤል ዘር የለባችሁ የላቸውም ባል ግን አለው ብሎ ሊጽፍ ይችላል ይሄ ማለት ግን አሊያው ወይ ማመጣጡ ትክክል አይደለም ምርመራ አልተደረገበትም ማለት ነው በያላምንም እና አምስራዳ ክሊታ አምስራዳ ፕኒ መንግስት ውሳኔ ያስተላልፈ እንግዲህ ትልልቅ የመንግስት ባለስልጣን አካላትና መስሪያ ቤቶች ተሳስተዋል ማለት ይቻላል አሁን ባንታ አገላለጽ
1: ቆይ አቶ አብርሃም ንጉሴና አራብ ምናኸ ቫልድማን በአለም በሚያካሄዱት ፕሮፓጋንዳና የእስራኤል ስም በማጥፋት የእስራኤል መንግስት የእስራኤል ህዝብ ስም በማጥፋት ጥቁሮች ስለሆኑ እስራኤል አታመጣቸውም ይያሉ ስለሚያጠፉ በዚህ በተጽኖ የእስራኤል መንግስት ካቀረቡለት በኋላ አምጥቷል ለሱም እኮ ነው ምንቃወም እኛኮ ለእስራኤል መንግስትም ነው ምንቃወመው ለምን የመመርመር ስልጣን ያለው ራባኑት ሚስራዳፒዲም ከኛ ከኢትዮጵያ በእስራኤል አዛውንት ቄሶች ሽማግሌዎች ለምን ተውጣተው አይመረመሩም የኛ ዘር ያለው ተብሎ ይምጣ ነው ምለው ሁልጊዜ አይምጣ አላልኩም 70 ሺህ ደግሞ በድፍኑ አይደለም አላልኩት ከ70 ሺህ ውስጥ 60 በመቶ የኛ ዘር የለው የእስራኤል ዘር የለውም ብሎ መንግስት በየአመቱ ያወጣል ይሄ ውሸት ነው ሀቅ ነው በሉት እናንተም ታውቁታላችሁ ሪፖርቱ እና የኔ ቃል እየወሰዱ በውሸት እየዋሹ ያስተላልፉታል ጋቢ ወርቁ የሚባል በእነሱ ንግግር ጀምሯል
0: ስላልተናገረ እኛ ለጋሽ አብርሃም አንተ ለተናገርከው ነገር እኛ በእኛ መስመር የተናገሩትን ሰዎች ነው ለዛም ባለፈው ያቀረብነው ጋቢ የተናገረ በግሉ መገናኛው ታሪ ይሆናል ከሱ ጋር ያላችሁን በዛ መነጋገር ነው ከፈለገም እንጠይቀዋለን ሌላ ጊዜ ግን አሁን ካለን ጊዜ አንጻር ሌሎችን ሰዎች መቀበል አለብንና
2: ማጠቃለያ አጠራርገ ጋሽ አብርሃም
1: እኮ ማጠቃለያ እምልህ ብዙ ሰው ያውቃል ይሄ መሆኑ ሁኔታው ይሄ መሆኑ በእስራኤል ሀገር ያውቃል ወይዘሮ ተከለች የሚባሉ ሴትም ዛሬ ጠዋት ተናግረዋል ወይዘሮ ተከላ የሚባሉ ተናግረዋል አብርሃም ይርዳይ እነቱ ነው እኔ ያውቃለሁ በእስራኤል ቦታ ሌላ ክርስቲያን እንደሚመጣ እኔ ያውቃለሁ ብለው ተናግረዋል በሪያዲያችሁ እናንተም ደግሞ እኔ የሚለው የኔ አትደግፉ ኦኬ ያልኩትን ብቻ አስተላልፉ ያልኩትን ብቻ ጧት ብላችኋል 30,000 ብቻ ነው ይሁዲ ያለ ብሏል ብላችኋል የእስራኤል ኢትዮጵያ አላልኩም እንደዚህ ብዬ ማላውቅም
2: ጋሽላብራ ሚያን የሰማው ያሰማነው ኮለዛ ነው እንዴ አላችሁኝ አላላችሁኝ እንዳትል ነው ያልከው ነው የሰማነው የተናገርከው ያንተ ድምጽ ነው
1: በቃ አላልኩም ከዚህ በተናገሩትም አላልኩም
0: አድማጮች
1: ይሄ ቆይ አንድ ቃል ይሄ የኔ ንግግር የሚቃወሙት ፍልስምራም አይደሉም የእስራኤል ዘር አይደሉም ዘር እስራኤል አይደሉም የሚቃወሙት እንደዛ ክርስቲያን በማታለል የመጡት ቤተሰቦቻቸው ለማምጣት ከዚህ መብት ተቀብለው ተወዳዙ ተቀብለው ሁሉም ከተዳደሉ በኋላ የነሱ ዘር ለማቀጠል ለማምጣት ነው የኔ ፍልስምራ አይቃወመኝ የኢትዮጵያ ቤተእስራኤል አይቃወመኝ ሀቀኛው አይቃወምም እና የኔው ንግግሩ
0: ጋሻ አብርሃም እያንዳንዱ ነገር መረጃ ይዘን የተቃወመ በሙሉ ዘር የለውም ማለትም ተገቢ ነው ብዬ አላስብም ሐሳብን አንተ የተቃወመህን እንዴው እነሱ ሲቃወሙ እንደዚህ ነው
1: 75000 እስራኤል ነው የምትለው
0: አይደለም እያንዳንዱ መጣራት አለበት ማን ነው የመጣ ማን ነው አልመጣ እስኪ እንዴት ነው አመጣጡ ዘሩ ምንድነው ሳንል 75000 30000 40000 ማለት ያለብን መስሎ አይታየኝም በኔ
1: ዘጠኝ አቶ ዘጠኝ ስማ ምንድነው ያልኩት አሁን እኮ ያልኩት የመንግስት አካል የታወቀ ዓለም አቀፍ አካል መርምሮ በየአመቱ እየመረመረ 60 ከኢትዮጵያ የሚመጡት 60 በመቶ የይሁዲ ዘር የላቸውም ያለ ያወጣል ያለው
2: እሱን መረጃ
1: እሱን ላመጣል ይችላል
2: እሱን አንደኛ እሱን እንድናገኘው ሌላው ደግሞ
1: 40% የኛ ናቸው የእስራኤል ዘር ያላቸው ናቸው አሁንም ካሉ እነሱ መምጣት አለባቸው
0: ሌላው
1: በእነሱ ቦታ መምጣት የለውም
2: አሁን እኮ ከስንት አመት ጀምሮ ነው ያልሁ ቅድም አልመለስከውም እንጂ ጋሽ አብርሃም ምናልባት ባለፉት አንድ አመት 3 4 አመት ወደ ኋላ 5 6 አመት ከሆነ ነ ቅድም ያነሳ ነው ምክንያት ይኖራል ግን አጠቃላይ 30 አመት በዛ በ30 አመት ውስጥ ያለው አለያ 75% በላይ ሌላ ከሆነ ቁጥሩ የተጋነነ
1: ይመስላል
2: እዚ ላይ 60% ነው ያልኩት
0: ጋሻ አብርሃም እኔ ዛሬም ቢመጣ ነገም ቢመጣ ሰው እያንዳንዱ የራሱ ፋይል ያለው ነው እንዴት መጣ መቼ መጣ ማን ነው የሚለው ተጣርቶ ይሄ አይደለም የሚባል እንጂ
1: ይሄ ይጠራ ይችላል
0: በክላሊ
1: ጎርጓሪ ስማ አሳ ጎርጓሪ ዘንዳ ወጣ
0: በክላሊ
1: ይሄ ኡሎ አድሮ የመንግስት በአዳም አምላክት ቢኮር ሳይደረግ እንደማይቀር ይሄ ነገር እኔ ተማመናለሁ
0: ወደፊት እና ያለን መረጃውን ማድረስ ሌሎች ሰዎችን ስለምንቀበል ነው እና መሰግናለን መልካም ቀን
1: እሺ ደህና ሁኑ ባይ
0: ቻው
2: ስልክ መስመራችን ላይ አቶ ሞሼ ባህታ ይገኛል እንግዲህ አቶ ሞሼ ባህታ ሁላችን እንደምናውቀው በሶኩኑት ወምስራዳ ክሊታ ለበርካታ አመታት ሰርቷል ማህበረሰቡን በማገልገል በዚህ በሪዮን በመሳተፍ እንግዲህ የሚችለውን ያህል ለማህበረሰቡ በጎ አገልግሎት ይሰጣል ያደርጋል በፈቃደኝነት ጤና ይስጥልን አቶ ሞሼ እንደምናረፈድክ ሸባቶ
3: እንደነሽ ወርቅነሽ ሰጠኝ ሸባቶ ለእናንተ እንደዚህም ደግሞ ለአድማጮቻችን
2: እናመሰግናለን በጣም ነው እናመሰግነው እንደው አቶ ሞሽ ያው አንተ በመስራዳ ክሊታም በሶሁኑትም ለረጅም ጊዜ ስላገለገልህ እንደው ያለያ ጉዳይ የተነሳው ሐሳብ በማህበረሰባችን የተለያዩ ጥያቄዎችን ያስነሳ ስለሆነ አንተ በቅርብ ስለምታውቀው አስተያየት እንድትሰጥበት ነው ሳይጣራ ሳይመረመር መጣ ሚል ሐሳብ ስላለ እንደው አንተ አሰራሩን እንዴት ትገልጻለህ አንተ አስተያየት
3: አው እንግዲህ ሰጠኝ ወርቅነሽ የኢትዮጵያ ያመጣጣችን ሁኔታ ወርቃማ የሆነ ታሪካችን በአሁን ጊዜ ታሪካችንን እያበላሸን ነው ባይ ነኝ። እንግዲህ ወደ 50 አመት በላይ የተካሄደው አልያ የመጣንበት መንገድ እኛ መጣጣችን ሌላ ህብረተሰብ ቢሆን ኖሮ በወርቅ ተጽፎ ልክ አብርሃም አባታችን ለእግዚአብሔር ልጁን መስዋዕት እንደሰጠ መስዋዕት እየተከፈለ የመጣንበትን ነገር መንገድ አሁን ግን ደሮ ባንጀቷ ትጫወታለች እንደሚባለው ሁሉ በታሪካችን እንጫወታለን ባይነኝ። ምክንያቱም እኛ አልያ እኛ የገባንበት ወርቅ የሚጻፈውን አንዱ የጎደለውን አንዱን እየሞላ የሚወርድ ካለን እየቀነስን በጥሩ ሁኔታ መጻፍ ሲገባው ይቅርታ ግሊኒ ታወሳው ወይ ደግሞ አስፈላጊ አይደለም ብዬ አይደለም የኛ ብሰው ሲጋጭ የምታዩ ማዕዱን አሰራ ደክኔሴት አሰራ ምስኪነስቸት መሆን የለበትም ማዕዱን ነው መሆን ያለበት እያን ስንጨቃጨቅ ነው የምንውለው። አመጣጣችን ላይ ደግሞ ወደ አልያው ልንጣ እኔ ትንሽ ተለቅብዬ ትንሽ ሁኔታዎችን አሰራቸውን አቃለውኝ የነበረውን ደካማ ጠንካራም ስለዚህ እኛን ጠየቅንም ለምንድን ነው ሁሉ ጊዜ እንደዚህ የሚበላሸው የሚያባላን ያለ ለምንድን ነው? ለምን ነው ታሪካችን እንደዚህ የሚበላሽ ያለው? አሁን እኮ ነጮች እያወቁን እኛ የተለያዩ ነገሮችን እየሰራን በራሳችን በሰራ ነው በእንግራችን ላይ ጠንካራ ካለ ከሰራ ነው ራሳችን ነው መጥፎ ካለ ይሰራ ነው። አሁን መንግስትም ራሱ ከፍተኛ ድክመቶችን ሰርቷል ባይነኝ ከመጀመሪያ ጀምሮ ለመንግስት ያቀረበውን ሐሳብ ለሰኹኑ ታዩዲ ለምስራዳ ክሊካ ተው ሽማግሌ ይግባበት ቄሶች ይግቡበት ካልሆነ ግን ወደ ፖለቲካ ከተቀየረ ግን የተለያየ ቁጥር እየሰጠን ታሪካችን እናበላሽ ነው። ቅድም ለቀጠሩት ወርቅ የሆነ ታሪካችን ልናበላሽ ነው። ስለዚህ ጓደኛዬ ወንድሜ አብርሃም የተናገረው 30% የሚሆን ሺ የሚል ጠቅሷል። በእንዴት ብሎ እንደቀለሰ እንደጠቀሰው እኔ ይገባኛል ከቁጥር አንጻር ግን በሱዳን በግሪ የመጣ በሱዳን የመጣ 30 ሺ ነው ብሎ ለመጥቀስ ፈልጎ ይሆናል አነጋገር አበላሽቷል ባይነኝ እኔ እንሰባምቱ ግን የሚለውን ነገር አንድዛ አይደለም። እኛ አሁን በኢትዮጵያ የመጣን ይሁዲዎች ወደ 180 ሺ ሊጨምርበትም ሊሆን ይችላል ሆይ ወደ 200 ሺ ልንወርድ ይችላል ይሆናል። ከዚህ መሐከል ላይ እንደተጠቀሰውም ያልሆኑ ሰዎች ገብተዋል የመጡ ሰዎች አሉ። ራሱ ልጥቀስና በሚስራ ሽሎሞ በሚሆንበት ጊዜ ለምንድን ነው እኛ ህብረተሰብ ከእስራኤል ኤምባሲ አካባቢ በሾላ አካባቢ የሚባል የሚሮተውሎ የሚጠራው አካባቢ ማአት ሰው የነበረውና
0: ሾላ መገናኛ ነበረት የሚባለው አካባቢ
3: ምን እያለ ነበር የሚጠብቀው እዛ ምን ተብሎ ነው ሲጠበቀ የነበረው? ይሄ አንድ ሰው አይመልስም ጸጥ ብለን ነው የምናልፈው። ከዛ በኋላ ያ ሚስራ ተደርጎ ሌሎች ሰዎችም ገብተዋል ወደዚህ እኔ አቃለሁኝ ብዙ ነገር ግን ምንድነው እዚህ ከመጡ አንዳንድ ሰዎች ሁሉ አይደለም ያበላሽው ነገራችን ላይ አንድ ፍሬ ተበላሽ ፍሬ ካለ ከጥሩ ፍሬዎች ካሰባቸው ፍሬው ይበላሻል ተበላሽዋል። ስለዚህ በእነዚህ የተወሰኑ ሰዎች እየሄዱ በተለያየ ቦታዎች ያልሆኑ ነገሮች የሚሰሩትን የህብረተሰቡን ታሪክ የኛን ታሪክ እያበላሽን ነው። አንድ ትልቅ ሰው የነበሩ ምናሉ መሰለህ ሰጠኝ ወርቅነሽ ቸገር አላቸውና አንተ ፈጣሪ እኔ ድሮ እስራኤል ኢትዮጵያ ያለውን ኢየሩሳሌም አግባኝ ብዬ ጸሎት አደረኩኝ ገባሁ አሁን ሳ የት አግባኝ ብዬ ነው ጸሎት ላደርግ ብለው ተናገሩ ይባል እና ምናደርጋለ የት ለምን ፈልገን ነው ቻገራችን ብለን መተናል ያልተወለደም ቢሆን መጥቶ ከሆነ እስራኤል አገር እኔ አሁን እቺ ቅድስት ቦታ ሁኜ ነው የምናገረው ኢየሩሳሌም ያለውትና እቺ ቅድስት አገር የሁሉ ሃይማኖትም የያዘች ሀገር ነች። ለምን ነው እኛ በጌቶች በፈረንጆች አይታይ በፈረንጆች አይታወቅ በእኛ ጥቂት ህብረተሰብ ግን በጣም ጎልቶ ይታያል ለምንድን ነው? እቺም ሀገራችን ናት። አንዳንድ ኤርትራዎች እኔ ስለማገኛቸው ምን ይላሉ መሰለ እስራኤል ሁለተኛ ሀገራችን ናት ሲሉ ብዙ ጊዜ ሰምቻለሁ። ብዙ ጊዜ እቺ ሀገራችን ለምንድን ነው እናንቋሻት? የት ልንሄድ ነው? እኛ እኮ ልጆቻችን ይተወልደዋል። እኛ አሁን ደም እየከፈ አፍሰናል። አሁን ሌሎች ደማቸውን አፍሶ ያቀነቱን ሀገር እኛም ደርሶብን ወንድሞቻችን ልጆቻችን ደም ያፈሰሱ ናቸው። ስለዚህ ቄሶችም ይሁን እኔ ጥሪ ማድርገው አሁን እገሌ ጥሩ እውነት ተናግሯል ውሸት ነው ቢላውን ነገር ወደ ስንት ከመሄድ በፊት ሃይማኖት መሪዎች አሉ። ለዚህኛው ነገር ስብሰባ ወደ ተለያየ ቦታችን እኔ ደካማ ጎኖችን እኔ መውቀስ ወደ ኋላ አልልም። እኔ ወደ ተስካር ውጭ ከምን ሮጥ እኔ መጥፎኑ ጥሩ አይደለም ይያደለም መደረግ አለበት ይሄ ነገር ግን ህብረተሰቡ ምን እየሆነ ነው ያለው? ታሪኩ እየተበላሸ ነው ያለው። መተውነ አተምረውነ መተናል። ለምን እንደው እነዚህ ሰዎች ለተቀን ገንዘብ ከመሰብሰብ ህብረተሰቡን ለምን አይሰበስቡ? እየሄዱ ለምን አይናገሩ?
0: አቶ ምሽ
3: ካማንጎናችን የት ላይ ነው ያለው? ካልሆነ እርስ በራሳችን ክርስቲያን ሆኖ የመጡም ልጆቻቸው ወደ ወታደር ልከው ደማቸው የከያፈሱ ሰዎች አሉ።
0: ይሄ ነገር ክርስቲያን ሆነው መተተውም ህብረተሰቡን መስለው የሚኖሩ አሉ። ቤተ እስራኤል ሆነውም ሌላ እንደሚባለው ይሄዱ አሉ። ዋን ትልቁ ችግር አሁን እንደዚህ በመወነጃጀል ቁጥር በመግለጽ ምንድን መፍቴ ነው ምናመጣ? ወደ እስራኤል ሀገር የሚመጣ እኮ ከኢትዮጵያ ብቻ አይደለም ከሌላው ማህበረሰብ ሲመጣ እነት ተቆርቁረን ይሄ አግባብ ነው ይሄ አግባብ አለ የለበትም ብለን እናገራለን። ለምንድን ነው በእኛው ህብረተሰብ ችግሮች እንደዚህ የሚበዙ? እና አሁን ላለንበት ተጨባጭ ሁኔታስ ምን ይጠቅማል?
3: አንየ ሰማን ነገር እንግዲህ አንዳንድ ጊዜ ሲነሳ ባልሆነ ታሪክ አውጥን እያናዘዋለን። ለዚህኛው ነገር እንግዲህ አብዛኛው ይሄ ነገር ያነሳው ምንድነው ብዙ ሃይማኖቱን ትቶ ወደ ሌላ ወደ ቤተክርስቲያን እየሄደ ነው የሚለው ነው ያነሳው። ወደ ቤተክርስቲያን እየሄደ ነው ለምን ስማችን ይጠፋል? ለምን ታሪካችን ይጠፋል? ለምን ነው እንደዚህ የምናደርገው ነው? ለምን በዚህ እንታያለን? እንግዲህ አንድ ባጠፋ በደረቀ አበሳ ለምን እርጥብ ይነዳል እንደሚባል ሁሉ ለምን እንደዛ ይሆናል የሚለውን ያነሳው መሰለኝ። ስለዚህ ለዚህኛው ህብረተሰቡ እንግዲህ የሚመጡ ካሉ ሰዎች መጣት አለባቸው። ተላይተው አባትና ልጅ ተላይተው መኖር የለበት የሚል አቋም ነው ያለኝ እኔ። ከቤቱ የሚፈልገውን ይመን የፈለከውን ይብላ እኔ ዛ ያስተን አይደለሁም። ነገር ግን በውጭ የሚታዩ ነገሮች አሉ። እየሄዱ የተለያዩ ሱኖች የሚሰሩ በሃይማኖት ገብ በኩል እየገቡ ሚስዮን የሚያስፋፉ ሰዎች አሉ። ይህ ነገር እኛን እየጎዳን ነው። በሁሉ አቅጣጫ ታሪካችንን እያበላሸን ያለ ነው። ተሳሰን ከነበርን ይቅር በልን ብለን እዚህ አሁን አንድ አገር አለን። እኔ የኔ ልጅና የዛ ልጅ ኢትዮጵያ የመጣን ሁሉ አንድ ሁነን ያለውን ነገር ተቀብለን የሀገሪቱ ህጓና ሁሉ እንደተቀበለን እንደምንኖረው ሁሉ ነገር ተቀብለን መኖር አለብን የሚል
2: ቆም ነው። ማሽ ጥሩ ነው። እንደው አስተራቂ ሐሳብ ነው የሰጠው። በዚህ መልኩ ቢታይ መልካም ነው። በርግጥ የሃይማኖት አባቶች የሚቃወሙት ሐሳብ አለ። በእኛ በይሁዲስ መጥቶ ሃይማኖት ከቀየሩ በኋላ እዚህ በኋላ ማንፈልጋችሁ ምዛን ሄዳለን እዚህን መጣለን የሚሉት እንቃወማለን። እነሱ የሚቃወሙትን ሐሳብ መቃወም ጥሩ ነው። ግን ደግሞ መቃወም ሲባል ምናልባት እስራኤል አሁን ያለማቀፉ ማህበረሰብ ድጋፍ የሚያስፈልግባት ጊዜም ላይ ናት። ከምን ጊዜውም በበለጠ ሁኔታ ጥቅምት 7 የደህደር ጥቃት ከደረሰ በኋላ አይተናል ምን ያህል መገለል እንዳለ። የኤርትራዎች ምሳሌ አንስተሃል እንደ መልካም ነገር። ካናዳ እንኳን ሄደው እስራኤል ሁለተኛ ሀገራችን ናት እያሉ በማህበራዊ ሚዲያ ወጥተው ሲደግፉ አይተናል። ግን እነሱ ይሁዲ አይደሉም የሌላ እምነት ተከታይ ናቸውና እንዲህ አይነት የእስራኤልን ደጋፊዎችን ስሜታቸው የሚጎዳ ነገርም ላለማስተላለፍ ጥንቃቄ ማድረጉ አስፈልጊ መስለኛልና ለማጠቃለያ እንደዚህ ጋር ያይዘ ምን ትላለህ?
3: ትክክል ወርቅነሽ ያልሽውን ነገር እንግዲህ ምንድነው የሚያጣላ ያለው ምንድነው? አንድ ሰው እኮ ከቤት ሆኖም እኮ የፈለገ ቢበላ ማንንም ሰው የለም። አሁን ምንድነው በግልጽ ያለ አይደለም ቤት እየሄዱም ቅስቀሳ እየተደረገ ስለዚህ የሚታየው ያ ወርቃማ ታሪካችን ያልኩትን ይሄ ነው። እንግዲህ ልክ ይስሐቅ እንዳቀረቡ የቅድም የጠቀስኩትን እኛ ዋጋ ከፍሎ ሂድና ሙት ዘዛ ብትደን ዳን ባትዳን ኢየሩሳሌም ያልክ ሙት ብለን የመጣን ሰዎች አሁን እንዴት ነው አንድ ሰው እኔ አቃለሁ ሆኔ ከአንዳንድ ቦታዎች እኔ ክርስቲያን ሆነ የየነም ኖሮም የሚሉም አሉም አሁንም ችግር የለኝም እኔ ለዚህኛው አንድ ሰው በግድ መልሳትለውም። ነገር ግን ለምንድን ነው እንደዚህ በግልጽ ሆነ ይህን ያክል ሰው የምሰማው? እኔ እንግዲህ እንደምሰማው በጣም ራስን የሚያም እኮ ነው። ለምንድን ነው እኔ አሁን ሃይማኖቱን አልፍ ያለሁና በቃ አንድ ያሰሙኝ ዋትስአፕ ያሰሙኝ ነው እና በቃ እናጠምቀዋለን ልጁ በእሽን የሚሉ ለምን እንደዛ እናደርጋለን? ለምን አንድ ሰው እንደዚህ አምናለሁ ብሎ ከተቀመጠ እንዴ? ህንዶች እኮ አሉ በከፍ ያምናሉ በከፍ ያምናሉ ለምን በቃለው በከፍት ለምን አመን ካለችው እምነታቸው ነው ምንም ማድረግ አይቻለም ማመን አለብን እምነቱ ነው ልቀጨቀጨቆ አልችልም ነገር ግን አሁን ግን ሃይማኖተኞች የሆነ ሰው ቁጭ ብሎ የት ይሄድ ነው ያለው እንደምን መልከት አለብን እንግዲህ አሁን ተነስተዋል ይሄ ነገር ንገጥዋት ያበላሽን ነው ልጆቻችን ያበላሽን ነው ታሪክናችን የታወርቃማ ታሪካችን እንደገና ለመጠገን ተሰብስበን ይሄኛው ነገር የሃይማኖት በሪዎች አሁን ስራቸው መሆን ያለበት ይሄ ነው መሆን ያለበት ምንድነው የሆነው አንድ የሰላማዊ ስለወጣ አይደለም እንዴት አርገን ይሄ ነገር መጥፎ ጠባሳ ታሪክ እንደገና ሶስተኛ ልንሰራው ነው እንዴ ሶስተኛ ቤት መቅደስ ሲፈርት ነው እንዴ ሊሆን አይችልም ይሄ ነገር መጠገን አለበት እናቶች ወንድሞች አጭማግሌው ተነስቶ ምስራዳፊኒ አበላሽቷል ግድ ከድሮውኑ ቄሶች ገብቶ ቢሆኑ ኑሮ ሽማግሌዎች ገብቶ ቢሆኑ ኑሮ ያኔ ያክል ችግርም አይመጣም ነበር ፖለቲካ ካለበት ሁሉ ጊዜ ፖለቲካ
0: ባለያው ላይ ፖለቲካ መግባት የለበትም ነው ጥሩ ነው እንግዲህ ተቀራርቦ መወያየት ያስፈልጋል ነው አቶ ሙሽ በጣም እናመሰግናለን ያንዴ መጨረሻ አድማጭ ስለላልን ነው መልካም ቀን ለጊዜ
3: አንድ የረሳሁት ነገር ስም አንድ ነገር ሰው የሚያየው ምንድነው ይሁዲ ነይ ብሎ መጥቶ ለምንድነው እንደገና ወገን ያምጡልኝ ያለ ለምን ሰላማዊ ሰልፍ ያደርጋል የሚሉ ነጮችን ጥቂት ቆናልኩ እንዴት ነው በሁለት ቆኖ በቃ ማዝ ቆኖ መቅደው እንዴት እንደዚህ ይያሉ እንደካ ደሞ ትላለህ እነዚህ ሰዎች ወደ አንዳንድ ሰዎች እንግዲህ ሁሉ አይደለም የሚሄደው በነገራችን ላይ እኔ በእናውበት አታይ በሽሮ ነው
2: አንዳንድ ሰዎች አሁን እሱ ቆኖ እነዛን ሰዎች ባግባቡ ለማግባባት መሞከር መጠየቅ
3: እነሱ ህብረተሰቡን መጥፋት አለበት የሚያበላሹ ሰዎች ዝም ብሎ ማየት የለባቸውም መጥፋት አለበት
0: እንወያይበታለን በሰፊው አቶ ሙሽ በጣም
2: እናመሰግናለን
0: ቻው እስኪ ባጭሩ ደግሞ አቶ መሐባው አንዳለም አለን 5 ደቂቃ ያክል ነው ቀረን እስኪ ወደ መሐባው እንለፍ አሎ ተነሱ ሐሳቦች አሉ ጤና ይስጥልን ጊዜያችን አጭር ነው አቶ አብርሃምም አቶ ሙሸም ያነሷቸው አሉና እስኪ አንተና ስታይት
2: አጣደፍከውኮ በስራት ማባው እንደምና
0: ጊዜውን ለመጠቀም ነው
2: እሺ
4: እንቻለሁ የተነሱን ሐሳቦችም ያው ስንሰባውን ሰንብተናል ያው ለተደገመ አሁንም የተሻሻለ ነገር የለውም ለምሳሌ ሰላማዊ ሰልፍ የተወጣበት አወጣጡ መልካም ነበር ምክንያቱም ሃይማኖታችን ለምን ይበላሻል ብለው ብዙ አባቶች ካህናት ሁሉም እናቶችም አባቶች ይመጡት ትክክል ነው ነገር ግን በዚያ ሽፋን ተደርጎ ከዚያ የተበላሸን ነገር ማስተካከል ሲገባ ስለመጣው ህዝብ ቁጥርና ይሄ ነው እንጂ እስራኤል ይሄ አይደለም ብሎ ስላለ አቶ አብርሃም ይርዳይ አሁን ቀርቦም እየሰማው አላልኩም ነው ያለ ብሏል ለምን እሱ ለማስተካከል የፈለገው እኔ ያልኩት እንጂ ልልብዬ ነው አይደለም ተክላላ ከዚህ አመተ ምህረቱን ገድቦ ከዚህ ጊዜ በኋላ የመጡ ሰዎች የተስራኤል አይደሉም በምን መመዘኛ ተጠይቁት መመዘኛ ምንም የለው ሌላ ሰዎች ጋዜጣ ምናምን ሲያወጣው ተነች እንዴ እንደምሳሌ በ80ዎቹ ሲመጣ በርግጥ እንዳለው አቶ ሞሸ አንድ የገፋ ሲመጣ 30 እሺ መጣ በሚባል ጊዜ አዎ ሁሉም ተደበላልቆ መጥቶ ይሆናል ከዛ በኋላ የመጣው ህዝብ ግን መዝገብ አለው ቁጥር አለው ለምሳሌ አንድ ክርስቲያን ሲመጣ ክርስቲያንነቱን ነግሮ ነው ጋቢ መሆኑን መውለዱን የማንዘር መሆኑን ነግሮ እንጂ ሸሽጎም አይደለም እና አይ ሁሉ መስፈርት አስተካክሎ ህጉ የእስራኤል ህግ በመታዘው የመጣ ሆኖም ግን እሱ የተናገረው አቅልሎ እዚህ ጊዜ የመጣው በኋላ ቤተ እስራኤል አይደለም መመዘኛውን ምንም አላገናዘበም እና አሁን መደረግ ያለበት ነገር ያነ ሽፋን ለሌላ ላበላሹ ሰዎች ነገሩ እንዲበላሽ ለማድረግ የተሞከረ ሙከራ ነው ነው ብለው አቶ አብርሃም ይርዳይ ለወደፊትም ማድረግ ያለበት ነገር ለተወጣበት ሰላማዊ ሰልፍ ጉዳይ እንጂ ትኩረት መደረግ የነበረበት ያለፈ የቆየውን ክስም ሂዷል አብርሃም ይርዳይ እናቃለን ደተሰረች የሉም ኢትዮጵያ ብሎ ክሱ ላይ ሂዷል እና እሄ ትክክል ነው ወይ የት ያቃል የማን ዘር ማን ያቃል
2: እስኪ አሁን በተናገረው ነገር ላይ ሐሳብ እንደው መልስ በሰሞኑ ጉዳይ እንስት አንዳንዴ መረጃዎችን የማቅረብ ምንም ስለማያስፈልግ ዝም ብለን ያው መሄድ አያስፈልግም። ሰሞኑን አሁን ስላለው ጉዳይ አስተያየት ስጥ መሐባው።
4: ስላለው ጉዳይ ተናገረው አሁን እሱ ትክክለኛ ነው ብዬ ለኛ ያግዛን በእኛ ስትወጋናችን እዛ ያለን ሰዎች ለነሱ ለደግፍ ነው አይደለም ለደግፍ ከሆነ እኮ አመጣጡ አዎ ምርመራ ይደረግበት ስንት ምርመራ ተደርጎ ነው እኛ ሰዎች የሚመጡት ግን ሌላ ሰው ያልፋል ትክክል ነው ያልፋል የማለፊያውም ብዙ ነው አይነቱ እና ይሄ ባለበት ላይ እንዲህ አይነት ቃላት እንዲህ ግርግር ሲፈጠር ወገኖቻችን እንዲጓዱ እንዲቀሩ ለማድረግ ነው።
0: ለችግሩ መፍትሄ ምን ሊሆን ይችላል? አሁን እንደዚህ እኛ እርስ በርስ በተጋጨን ቁጥር ልጆችም እየተጎዱ ነው እናሉ። ባጭሩ ማስተዋቂያ ስላልን እንደው ምን ትላለ?
4: ማድረግ የሚገባን ሁላችንም የመጣው ተከባብረን እንደገና አሁን አንዳንድ ወገኖቻችን ተጋብተው የመጡ ተመልከቱ ብዙ በተራ ያለው ሰዎች አሉ። ይባርገው ጥጥ ታድርገው ሃይማኖት እየጠበቁ አባላሽታው ሶማን እንደሆነ ታቃላችሁ አሁን ወደ ውስጥ ንግባ ካለን
0: ሌላ ቀን እናውራበት ጊዜው ገደበን።
2: እንደው መበላሹትን ማስተያየት መስጠት ያስፈልጋል። ስርጭታችን ስለተጠናቀቀ ነው ማህበው ሌላ ጊዜ
4: አመሰግናለሁ። በሌላ
2: በሰፊ ሁሉንም ማንሳት ያስፈልጋል።
0: መልካም ቀን። እንግዲህ ለቴክኒክ ባለሙያችን ናቲ፣ በፕሮግራማችን ለተሳተፉት አቶ አብርሃም፣ ለአቶ ቦሽ፣ ለአቶ ማህበው እናመሰግናለን። እንዲሁም በጊዜ ጥረት በርካታ አድማጮች ደውለው ነበር አልተቀበልናችሁም፣ ይቅርታ። የቀረን ጊዜ ማስታወቂያ ነው። ወርቅነሽ ሰላም።
2: መልካም ቀን።

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራድ አፕኒም ነፍስ አዳኝ ድረገጽ ይግቡ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የለተሁድ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት እንመኛለን። ዛሬ ለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሪሾን ዩድቤት በአብታፍሽን ፔቫብ ሲሆን ዳውሮፓን ዘመን አቆጣጠር ጁላይ 26 ቀን 2016 ዓመተ ምህረት ነው። ለኢትዮጵያን ዘመን አቆጣጠር ደግሞ ሐምሌ 19 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ዛፈር ሳሌም ሲሆን በስቱዲዮ ተረኛ አስተናጋጅ ሰጠኝ ዘመነ። አድማጮቻችን በቅድሚያ ሰዓቱ ዜና እናሰማና ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በኢራን ላይ የሚካሄደው ጦርነት የሚያበቃው የአያቶላዎች አስተዳደር ሲወድቅ አሊያም የአመለካከት ለውጥ ሲያደርግ መሆኑን ገለጹ። ፕሬዝዳንት ሄርጾግና የባህሬን ንጉስ አህመድ ቢን ኢሳስ አል ኻሊፋ ዛሬ በስልክ ተወያዩ። የሶሪያው ፕሬዝዳንት አህመድ አሻራ ሀገራቸው በሊባኖስ ጉዳይ በወታደራዊ ዘርፍ ጣልቃ የማትገባ መሆኑን ገለጹ። አሜሪካና ኢራን ወደ ድርድር ለመመለስ ፍላጎት አሳዩ ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በኢራን ላይ የሚካሄደው ጦርነት የሚያበቃው የአያቶላዎች አስተዳደር ሲወድቅ አሊያም የአመለካከት ለውጥ ሲያደርግ መሆኑን ገለጹ። ኔታንያሁ ከአሜሪካው የፎክስ ኒውስ ቴሌቪዥን ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ የኢራን መንግስት የአመለካከት ለውጥ ካላደረገ አሊያም ካልወደቀ የጦርነት ሁኔታ ማብቂያ የሌለው መሆኑን ገልጸው ኢራን ወደ እስራኤል ቀጥታም ሆነ በተዘዋዋሪ ከተኮሰች ትልቅ ስህተት ትሰራለች፣ ምክንያቱም የእስራኤል ምላሽ እጅግ ከባድ ይሆናል ካሉ በኋላ በስምምነትም ሆነ ያለ ስምምነት ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት መሆን የለባትም። የኢራን የኒውክሌር ተቋማት ተጎድተዋል፣ ግን ኢራናውያን እንደገና ለመስራት መጣር የለባቸውም ብሏል ጠቅላይ ሚኒስትር ኔታንያሁ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በይሁዳና ሰማርያ ቀበሌዎች የሽብር ጥቃቶችን ለማስቀረት ሰፊ ዘመቻ ለማድረግ እየተዘጋጀን ነው በማለት ተናገሩ። ጠቅላይ ሚኒስትሩ በዛሬው የመንግስት ስብሰባ ወቅት በይሁዳና ሰማርያ ቀበሌዎች ስላሉ የደህንነት ችግሮችና ባለፈው ሳምንት ስለደረሱ የሽብር ጥቃቶች ማብራሪያ የሰጡ ሲሆን እኛ የሰጠናቸው መመሪያዎች በይሁዳና ሰማርያ ቀበሌዎች በሚገኙ ገጠሮች የደህንነት ጥበቃ አካላት እንዲገቡ፣ አካባቢውን እንዲፈትሹ፣ የጦር መሳሪያዎችንና ተጠርጣሪዎችን በቁጥጥር ስር እንዲያውሉ ነው። እኒህ ድርጊቶች በአሁኑ ሰዓትም እየተፈጸሙ ነው። በሸሄም ከተማ በሚገኙ ሆስፒታልም የደህንነት ጥበቃ አካላት ገብተዋል። ለሽብርተኞች ድጋፍ ያደረጉ ሁለት ተጠርጣሪዎች በቁጥጥር ስር አውለዋል። የአሸባሪውን ቤት ለማፍረስ የጸጥታ ጥበቃ አካላት አሽገዋል። እንዲሁም በረዳቶች ላይ እርምጃ ለመውሰድ ቤታቸውን ከልለዋል። በይሁዳና ሰማርያ ቀበሌዎች ሽብርተኝነትን በሰፊው ለመዋጋት ዝግጆች ነን ብለዋል ጠቅላይ ሚኒስትር ኔታንያሁ በዛሬው የመንግስት ስብሰባ ወቅት። የሊኩድ ፓርቲ ከፍተኛ ፍርድ ቤት የፕራይመሪዝ ምርጫ ቅድሚያ እንዲካሄድ ዛሬ ትእዛዝ አስተላለፈ። ፍርድ ቤት በውሳኔው እንደገለጸው በሊኩድ ፓርቲ ለመጪው ክኔሴት ምርጫ የሚቀርቡ እጩ ተወዳዳሪዎችን ለመመደብ የሚያስችለውን የፕራይመሪዝ ምርጫ ማካሄድ ይገባል። የሊኩድ ፓርቲ የአንድ ሰው ፓርቲ አይደለም ብሏል። ይህ በእንዲህ እንዳለ በሊኩድ ፓርቲ የፕራይመሪዝ ምርጫ ማካሄድ ብዙ ጥያቄ ሲነሳበት የቆየ ሲሆን የፓርቲው ሊቀመንበር ጠቅላይ ሚኒስትር ኔታንያሁ 8 አዳዲስ ሰዎችን ያለ ፕራይመሪዝ ምርጫ ለማስገባት የፈለጉበት ሂደት በአንዳንድ አባላት ዘንድ በአዎንታዊ ሁኔታ ለመታየቱ ይታወቃል። የፕራይመሪዝ ምርጫም ሊቀር ይችላል፣ ኮሚቴ የተቋቁሙ ደረጃዎችን ይመድባል የሚሉ ዜናዎች ሲነገሩ ቢቆይም የፓርቲው ከፍተኛ ፍርድ ቤት ዛሬ ባስተላለፈው ውሳኔ ግን የፕራይመሪዝ ምርጫ በቅድሚያ መካሄድ አለበት የሚል ውሳኔን አስተላልፏል። የእስራኤል ደህንነት ካቢኔ የአዛ ሰላም ምክር ቤት አባላት ወደ አካባቢው እንዲገቡ ፈቀደ። እስራኤል የአዛን ሰላም ምክር ቤት አባላት ወደ ጋዛ እንዲገቡ ብትፈቅድም እስራኤል በቢጫው መስመር ደህንነቷን ለማስከበር የምታደርገውን ወታደራዊ እንቅስቃሴ እንደምታጠናክር፣ ያን አካባቢም ለቄ ማትወጣ መሆኑን ካቢኔው መግለጹን ቃል አቀባያችን ጊሊ ኮሄን ካደረሰችን ዘገባ መረዳት ችለናል። የእስራኤል ደህንነት ካቢኔ ባዛ የሚኖረው ሰላም ምክር ቤት አባላት ከእስራኤል ጦር ጋር በትብብር እንዲሰራና በጠቅላይ ሚኒስትር ኔታንያሁ ፍቃድ ብቻ ወደ እስራኤል መግባት የሚችሉ መሆኑን ተገልጿል። ባሁን ወቅት በጋዛ ይኖራሉ ተብሎ የሚገመቱት ወኪሎች ወደ 200 ሲሆኑ ከእስራኤል ጋር ጥሩ ግንኙነት ያላቸው እንደ ሞሮኮና ኡጋንዳ ያሉ ሀገራት ዜጎች ናቸው ተብሏል። የባህሪን ንጉስ ሐመድ ቢን ኢሳ አልኻሊፋ ለእስራኤሉ ፕሬዝዳንት ይስሐቅ ሄርጾግ ዛሬ ስልክ በመደወል በሁለቱ ሀገራት ግንኙነት ዙሪያ ተወያዩ። በአሜሪካ መሪነት የተደረሰበትን የአብርሃምን ስምምነት አስመልክተው የባህሪን ንጉስ ሲናገሩ ደህንነት በማጠናከር በአካባቢው መረጋጋትን በመፍጠርና ልማትን በማምጣት አስተዋጽኦ ማበርከቱን ገልጿል። ፕሬዝዳንት ሄርጾግ ይፋ ባደረጉት መልእክት ከባህሪን ንጉስ ሐመድ ቢን ኢሳ ጋር የአካባቢው ሀገራት ለሚያደርጉት ትብብር በአካባቢው ስለተፈጠሩ የደህንነት ችግሮች እና መሳሰሉት መወያየታቸውን ገልጸው የባህሪን ንጉስ ለሚያሳዩት የመሪነት ራይና በአካባቢው ሰላምና መረጋጋት እንዲፈጠር ስለሚያደርጉት አስተዋጽኦ ፕሬዝዳንት ሄርጾግ አድናቆት ችረዋል። የሶሪያው ፕሬዝዳንት አህመድ አሻራ ሀገራቸው በሊባኖስ ጉዳይ በወታደራዊ ዘርፍ ጣልቃ የማትገባ መሆኑን ገለጹ። ፕሬዝዳንት አሻራ ከአልጀዚራ ቴሌቪዥን ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት ሶሪያ በሊባኖስ ጉዳይ ገብታ የጦር ዘመቻ እንደማታካሂድ ገልጸው ሶሪያ ከሊባኖስ መንግስት ጋር እየተወያየች ነው። በተለይ በሊባኖስ ያሉ ችግሮችን በመፍታቱ ረገድ በሁለቱ ሀገራት መካከል ውይይቱ መቀጠሉን አሻራ ገልጸው በሊባኖስ የሚፈጠር ችግር ሁሉ ቀጥታ በሶሪያ ተጽዕኖ ያሳድራል ብለዋል። ፕሬዝዳንት አሻራ ሶሪያ ከእስራኤል ጋርም ግጭት ውስጥ መግባት አትፈልግም፣ የጦርነት ፍላጎትም የለንም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሳምንታት በፊት በሰጡት መግለጫ ከእስራኤል ይልቅ ሶሪያ የሊባኖስን ሂዝቦላን በደንብ የመዋጋት አቅም አላት፣ እስራኤል ኃላፊነቱን ለአሻራ መስጠት አለባት ማለታቸው ይታወሳል። አሜሪካና ኢራን ወደ ድርድር ለመመለስ ፍላጎት አሳዩ ተባለ። የሁለቱ ሀገራት አለመግባባት እየጨመረ ሄዶ ጦርነቱን ይጠናከራል ተብሎ በተጠበቀበት ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሀገሪቱ ጦር መሪዎች ጋር ከተወያዩ በኋላ ጦርነቱ መስፋፋቱ በአካባቢው ሀገራት የሚፈጥረውን ችግር ታሳቢ በማድረግ ለጊዜው ማስቆማቸው መነገሩ ይታወሳል። ዛሬ ደግሞ የወጡ ዘገባዎች እንደሚጠቁሙት አሜሪካና ኢራን በፓኪስታን አሸማጋይነት ወደ ድርድር ጠረጴዛ ለመመለስ ፈቃደኝነታቸውን አሳይተዋል ተብሏል። በመጨረሻም የአየር ንብረት ትንበያ ከነገ ጀምሮ እስከ አሙስ ድረስ ሙቀቱ ደረጃ በደረጃ እየጨመረ ይሄዳል ብለዋል የዘርፉ ባለሙያዎች። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 31፣ በቴላቪቭና አካባቢዋ በተመሳሳይ ሁኔታ 31፣ በሃይፋና አካባቢዋ 31፣ በኤርሸባና አካባቢዋ 34፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ተከበራችሁ አድማጮቻችን፣ ለሰዓቱ ያለን ዜና እዚህ ላይ አበቃም።

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራዳፕኒም ነፍስ አዳኝ ድረገጽ ይግቡ።
2: የተከበራችሁ አድማጮቻችን፣ አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ከቀድሞ የክነሴት አባልና በአሁኑ ወቅት ደግሞ በትምህርት ዘርፍ ከሚሰሩ አቶ ፈንታውን ስዩም ጋር በወቅታዊ ጉዳዮች እንወያያለን። እሱም በስልክ መስመራችን ይገኛል። ጤና ይስጥልን አቶ ፈንታው፣ እንዴት አመሸ?
3: ሰላም፣ ጤና ይስጥል ሰጠ፣ እንዴት ነህ?
2: እኔ ደህና ነኝ፣ አንተ እንዴት ነህ?
3: እኔ ሰላም ነኝ፣ እግዚአብሔር ይመስገን።
2: ጥሩ፣ በጣም ነው የምናመሰግን።
3: እኔም በጣም አመሰግናለሁ እድሉ ስለተሰጠኝ።
2: እንግዲህ የተለያዩ ጥያቄዎች አሉን። አሁን ምርጫ እየተቃረበ ነው፣ 3 ወራት ያክል ነው የሚቀር። ደግሞ የፖለቲካ ፓርቲዎች ጥረታቸውን አቀላጥፈዋል እና በቀኝ በግራ በመሀል ያለውን ሁኔታ እንዴት ታየዋል?
3: እንግዲህ የፖለቲካው የምርጫ ጉዳይ እየተፋፋመ ነው። በዚህን ወቅት ደግሞ በተለይ እኛ ኢትዮጵያ ሚዲያውያን ተፈላጊዎች ነን፣ ተወዳጆች ነን፣ ተፈቃሪዎች ነን። በምርጫ ወቅት እንግዲህ እጮኛው ይበዛል። አሁን በዚህ ሰዓት እጮኛው ብዙ ነው፣ የሚፈልገን ብዙ ነው፣ ወዳችኋለሁ የሚለው ብዙ ነው። ነገር ግን ከምርጫ በኋላ ደግሞ እንደገና ራሳችን በራሳችን ጥያቄ እንጠይቃለን። እንዴት እንዳቀድነው ሳይሳካ ቀረ፣ እንዴት እንዳያሰብነው ሳይሟላ ቀረ እንላለን። ነገር ግን የምንድን ነው ከአሁን በፊትም እናገራለሁ፣ ቀደመ ዝግጅት አድርጎ ምን ያዋጣናን ካለፈው መማር አለብን ብለን አስበን እንዲያው ዝም ብሎ በስሜት ብቻ ሳይሆን በስሌት ብንራመድ ውጤታማና ስኬታማ እንሆናለን ብዬ አስባለሁ፣ አምናለሁ። ጠቅለል ባለመልኩ የምርጫው ጉዳይ ያው እየተፏፏመ ነው። በቅርቡ በሊኩድ ፕራይሜሪስ የቅደም ተከተል ፕራይሜሪስ ይካሄዳል። የኒያር ጎላን ፓርቲ ዲሞክራሲው አሁን እነሱ ፕራይሜሪስ አካሄደዋል። ያው ፕራይሜሪስ የሌላቸው ሰዎች በኮሚቴ ወይም በፓርቲ መሪው የሚወሰኑ አካሎች ራሳቸው እየወሰኑ እየመረጡ ነው። በየጊዜው ከአሁን በፊት ያላየናቸው የፖለቲካ ተሳታፊዎችም እየተሳተፉ እናያለን። ጠቅለል ባለመልኩ ግን አልተጀመረም እንቅስቃሴው ማለት ይቻላል። እንቅስቃሴው ሲጀምር በየቤታችን ይመጣሉ፣ ይዞራሉ፣ ይደውላሉ። ያው እንግዲህ መዘጋጀት ያለብን ጠቅለል ባለመልኩ ህዝቡ ደግሞ የዲሞክራሲ መብቱን ደግሞ ማስከበር አለበት ብዬ ነው የማስበው።
2: አዎ እንግዲህ በዲሞክራሲያዊ ሀገር ያው በምርጫ መሳተፍ ድምፅ መስጠት ትልቅ መሳሪያ ነው እና ማን ሰራልኝ ማን ሊሰራልኝ ይችላል የሚለውን ከአሁኑ ሁሉም ያስብበታል ብለን ተስፋ እናደርጋለን። ወደ ሌላው ርዕሰ ጉዳይ ስንሄድ የአሜሪካና ኢራን ጉዳይ ምንም መያዣ መጨበጫ የለው ሆነ። የቱ ጋ ይቆም ይሆን? ዛሬ የተነገረው ነገር ነገ አይደገምም። ያለው ሁኔታም በየጊዜው ይለዋወጣል። አሁን ደግሞ ለመደራደር እየተስማሙ ነው፣ ለመቀመጥ በአንድ ላይ በክብ ጠረጴዛ የሚሉ ወሬዎች ደግሞ እየተሰሙ ነው እና እንዴት አየው?
3: እኔ በዚህ ጉዳይ አቋሚ አንድና አንድ ነው። ኢራን መሪዎች የባብ ራሶች ናቸው ብለን ተናግረን ከአሁን በፊት ለመካከለኛው ምስራቅ ብቻ ሳይሆን ለዓለም ጠላት የሆነ አመራር ነው ያላቸው። በጣም እነሱ ዓለም ከሙስሊሞች ሌላ እምነት እንዳይኖር ብሎ የሚያስቡ ሰዎች ናቸው። ጎረቤት ሀገሮቻቸውን እንኳ አረብ ሀገሮችን የሚደበድቡ ናቸው፣ ጥቃት የሚያደርሱ ናቸው። ሳውዲ አረቢያ አረቦች ናቸው፣ እንደነሱ ባህሬን እንደነሱ አረቦች ናቸው፣ ዮርዳኖስ እንደነሱ አረቦች ናቸው። ግን ይዋጓቸዋል፣ ጥቃት ያደርሱባቸዋል። ምክንያቱም ከነሱ የተለየ ሀሳብ ስላላቸው እና ለእነዚህ መደራደርም አያስፈልግም፣ መነጋገርም አያስፈልግም። ተጀምሮ የነበረው ጦርነት እስከ መጨረሻው መሄድ ነበረበት። ያ ባለስልጣን በሙሉ መውደቅ ነበረበት፣ ወድቆ ከዚያም በኋላ የኢራን ሕዝብ ለእነሱ የሚያመቻቸውን መሪ የመምረጥ እድሉ ይሰጣቸው ነበር፣ መብት ይሰጣቸው ነበር። እነሱ እኮ በጭቁን ነው የሚኖሩት፣ ተጨቁነው ነው የሚኖሩት። መብታቸው በየጊዜ ሰው እኮ እየጨፈጨፉ ነው። ከዚያ ያቁ የዚያ መንግስቱን ከተቃወመ መረሸን ነው መገደል ነው በነሱ እና እንዲህ አለ አካል መኖር የለበትም ይሄ የአሜሪካን መንግስት ከነሱ ጋር እንነጋገር ከነሱ ጋር እንደደረደ ጠላት ሲደክም መሳሪያ ሲያልቀበት ሊጠቃ ሲል ጋፈኛ ራሱን አዘጋጅቶ ለሚመጣው ዙር ኃይሉን አደራጅቶ እንዲዋጋ ማድረግ ኋላ ቀደም ተሰሳሰብ የተሰሳተ አመለካከት ነው የማስበው ግን በሂደት አሜሪካኖች ይህን ጉዳይ እየተረዱት እየተገነዘቡት ይመስለኛል ለዚያም ነው አሁን በመደራደሩ ብዙ እምነት ያለ አይመስለኝም ጠቅለል ባለመልኩ እኔም እንደማስበው ከሆነ እንደኔ አመለካከት የግል አመለካከቴን መናገረው ጦርነቱ አይቀሬ ነው ለሚመጣው ግን ተዘጋጅቶ ጦርነት ከተነሳ በኢራንና በአሜሪካ በተለይ እስራኤል ለዚህ ጉዳይ አብራ የምትዋጋ ከሆነች ኢራን ወደ እስራኤል ጥቃት ከሰነዘሩ ያ መንግስት የኢራን መንግስት የመጨረሻው ነው ብዬ አስባለሁ ሌላ አማራጭ የለንም
2: የመጨረሻው እንዴት ሊሆን ይችላል ካሁን በፊት ተሞክሮ ውጤት አላመጣምና እንደው ላይላውን ብናይም ያቃተ ነገር ያለ ይመስላል አሜሪካ ማውን ረምጃ እየወሰደች ነው በጦርነቱ ተነሱ አላማዎች ቀርቶ አሁን የሆርሙዝ ጉዳይ ዋና መነጋገሪያ ሆኗልና አሁን ያልከውን ነገር በቀላሉ ማድረግ ይቻላል ወይ ኢራንን ሳሁን እንደተጠበቀው ባጭር ጊዜ እንደው ረምጃ ወስዶ ማንበርከክ ይቻላል ወይ ካለውን ተሞክሮ
3: አንደኛ በጦርነት ቀላል ነገር የሚባል ነገር የለም ቀላል አይደለም ነገር ግን የከበደ የሚሆነው የዚህን አይነት እርምጃ ለመሰንዘራችን ነው። ቆራጥ እርምጃ ካልተወሰደ ለወደፊቱ የሚያጋጥመን የሚጠብቀን የከፋ ሊሆን ይችላል ብዬ ነው ማስቡ። ያ ከመሆኑ በፊት ኃይላቸው ተዳክሞታል ሁላችንም እኮ እናስታውሳለን። የእስራኤል የጦር ኃይሎች በፈለጉት ኢራን ዙረው ጥቃት አድርሰው ሲመለሱ እግዚአብሔር ይመስገን ምንም አልደረሰባቸውም። ምክንያቱም የጦር መከላከያቸው የኢራኖች ተደምሰው በወቅቱ በዚያን ሰዓት መከተል ሲገባ ጦርነቱን አቁም ብሎ የአሜሪካን ፕሬዝዳንት መናገራቸውና ጦሩን ማስቆሙ የወደቀን ጠላት እንደገና ተነስ ተዘጋጅና ተዘጋጅ እንደገና ጦርነት እናነሳለን ማለት ነው እና ይሄ መሆን የለበትም ጊዜ ሊወስድ ይችላል መሳውትነት ሊከፈል ይችላል የኢኮኖሚ መሳውትነትም የሰው ኃይልም ሊሆን ይችላል ግን የተሻለ አማራጭ የለም እኔ እኮ ጥያቄው ነው አማራጩ ምንድነው እነሱ አሰባቸውን አልቀየሩ ካሁን በፊት አይተነዋል ሰላም እንፈልጋለን የሚሉ ሰዎች እኮ አይደሉም በፍጹም
2: ስለዚህ ሌላ አማራጭ የለም
3: ስለዚህ አማራጭ የለም እኮ ድሮው ኮኛ ወደ ጦር ማንንም አገር እኮ እስራኤል እኔ አንድ ነገር ግልጽ እንዲሆን ለአድማጮቻችን እስራኤል እኮ ሆን ብላ ከማንንም አገር ጋር ጦርነት አንፈልግም እኛ ሰላም ነው የምንፈልገው ከማንንም ጋር ግን እነሱ በየጊዜው እየተዘጋጁ በእኛ ላይ እርምጃ ሲወስዱ ወይም እርምጃ ሲወስዱ እየተዘጋጁ እያሉ መቼ ተዘጋጅታችኋል ጦርነት ስትጀምሩ ንገሩን ማለት የለብንም ቅድሚያ እርምጃ የመውሰድ የአንድ ሀገር መብት ነው እንጂ እስራኤል እኮ ከመጀመሪያው ጀምሮ አሁን ሊባኖስ ጋር እኛ ምን ያገናኝናል ሊባኖስ እነሱ ክልል አለ ከክልላቸው ወዲያ የሚያልፈለው ከክልላቸው ወዲያ ማትለፉ ነው እነሱ ግን ኢራኖች ያደራጁት ሽብር ፈጣሪ ሂዝባላ ተብሎ የሚጠራው ሽብር ፈጣሪ እቅዱ አላማው በእስራኤል ላይ ጦርነት ማንሳትና እስራኤል በመካከለኛው ምስራቅ እንዳትኖር በደም በኩል ሐማስን እንዲሁ ካሁን በፊት ተነጋግረንበታል እና ይሄ ሲሆን የእስራኤል መንግስት የእስራኤል ጦር ወጥቶ የሚዋጋው ለሀገሩ ለዳር ደንበሩ ለህዝቡ ሲል ነው እንጂ እኛ ጦርነት ፈልገን አይደለም ማንንም ሰው ጦርነት ሰላም ነው የሚፈልገው አሁን ከግብጽ ጋር ለምሳሌ ከግብጽ ጋር ሰላም ለመፍጠር ክልሉ ሰላም እንዲሆን መሳውትነት ከፍለው ይችላል በ1967 ዓመተ ምህረት የሲናይን መሬት በሙሉ እንግዲህ በጣም ትልቅ ቦታ ነው እንደገና ለግብጽ ነው መለሱ ምክንያቱም ሰላም ለመፍጠር ተውሎ እንዲሁ ከዮርዳኖስ ጋር ታዲያን ጀምሮ ከግብጽ ጋርም እግዚአብሔር ይመስገን ጦርነት የለም ከዮርዳኖስ ጋርም ጦርነት የለም
2: አዎ ጦርነት ባይኖርም አንጻራዊ ሰላም አለ ግን ለምንድን ነው እነዚህ ሁለት ሀገራት ከአብርሃም ስምምነት ያልተጠቃለሉት
3: ከአንደኛ ከግብጽ ጋር ሰላም አለ ፎርማል የሆነ ሰላም አለ ከዮርዳኖስ ጋርም ሰላም በነገራችን ላይ እኮ ለዮርዳኖስ እኮ ውሃ እኮ የምታስተላልፍ ትረለች ከእስራኤል እኮ ለውሃ የሚሰጣቸው ምናልባት ለአድማጮቻችን ይፋ ያደርገው ማቁን ያውቁ ማለት ነው ይሄ በስምምነት የተመሰረተው በ1994 በነበረው ስምምነት ዮርዳኖስ የውሃ ማህተር ስላለባቸው ለእስራኤል በቂ ውሃ ስላላት ውሃ የተወሰነ ለዮርዳኖስ እንድታስተላልፍ ይሄ የሁለቱም የግንኙነት በግንኙነት የተመሰረተ ነው። በሰላም በመደራደር የሆነ ነገር
2: በህዝብ ለህዝብ አሁን ከሌሎች አረብ ሀገራት አሁን የተባበረችው አረብ ኤሚሬትስ ጋር ያለው ስምምነት ህዝብ ለህዝብ እነዛ እስራኤላውያን ሄደው የሚጎበኙበት ሁኔታ አለ። እርግጥ ግብጽም አልፎ እንዲሁም ደግሞ ዮርዳኖስ አለ። ግን ሰፋ ብሎ በቃ ሰላም ነው የሚባል ነገር ቢኖርስ?
3: አንደኛ እንደ ነገር ማወቅ ያለብንኛ አረቦች ከእስራኤል ጋር ሰላም የሚፈጥሩ በጦርነት ታግለን አላዋጣንም ብሎ ሲያስቡ ብቻ ነው። አንደኛ ግብጽ ጋር መቼ ነው ሰላም የተፈጠረው? አገሩ አስተቋቋም በ1948 ተዋጉ፣ አላዋጣቸዋለ። ከዚያም በኋላ በ1956 ተዋጉ፣ አላዋጣቸዋለ። ከዚያም በኋላ በ73 በአስተራይ ጦርነት ተዋጉን፣ ተሸነፉ። በ1967 ሞከሩ፣ ተሸነፉ። ከዚያም በኋላ በ73 ከተሸነፉ በኋላ እስራኤልን በሰላም እንጂ በጦር አናሸንፋትም ብለው ተስፋ ቆርጠው ራሳቸውን አጥር ከግብጽ የግብጽ ፕሬዝዳንት ፓርላማ እስራኤል ክኔሴት መጥተው ንግግር ባድርገው ሰላም ተፈጠረ። እና ከአረቦች ጋር ከጠላት ጋር ሰላም ለመፍጠር የተሻለ ኃይል ሲኖርም ብቻ ነው። ኃይል አላቸው ብሎ ሲፈሩ ብቻ ነው የሚያከብሩን ሰላምንም የሚፈጥሩ እንጂ አንድም ቀን እስራኤል ደካማ ሆና ካገኙ አሁን ብንወጣ እስራኤል እናሸንፋለን ብለው አረቦች ካመኑ በዚያውን ቀን ጦርነት ያነሳሉ። ይሄ ታወቀ ነው።
2: ሌላው ያዛ ጉዳይስ እንዴት ነው? አሁን የሰላም ምክር ቤቱ እንዲገባ ተፈቅዷል ተባለ እና ውጤት ይኖረው?
3: ይሄ ሰላም እኔ አሁን ለምሳሌ አድርጌ የምናገር የምፈልገው ድሮም ሊባኖስ ነው። ድሮም ሊባኖስ የተባበሩት መንግስታት ሰላም አስከባሪ ጦር ተብሎ አለ። ከዚያ
2: 2006
3: ህዝባ ላይ ያለፈ በእስራኤል ላይ እርምጃ ሲወስድ ግን እዚያ ዝም ብሎ የሚያዩቸው እንዲያውም ፎቶ ያነሷቸዋል። እና ከሞሮኮ መጥተው ከአረብ ሀገር መጥተው ታጣቂ ወታደሮች ጋዛ ሆነው ወደ እስራኤል ሀገር ጥቃት እንዳይደርስ ይከላከሉልናል ማለት ድክመት ነው።
2: ስለዚህ ጥያቄ ምልክት የሚገባበት ሁኔታ ነው።
3: እኔ የማምነው በእስራኤል የጦር መከላከያ 4 ነጥብ በቃ
2: ጥሩ። ሌላው እንግዲህ በአጭሩ በህብረተሰባችን መካከል ብዙ ልዩነቶች፣ ብዙ በሀሳብ ዙሪያ በእምነት ዙሪያ ብዙ ሰሞኑን መነጋገሪያ የሆኑ ነገሮች አሉና እንደው ምን ትላለህ?
3: እኔ መቼም በማህበራዊ አውታሮች አይቻለሁ፣ ሰላማዊ ሰልፉንም አይቻለሁ። በዚህ ጉዳይ አንድ ነገር መናገር የምፈልገው አንደኛ ከ1991 ከቢፍታ ስሎሞ በኋላ የመጡት በሙሉ ክርስቲያኖች ናቸው ብለው አንዳንድ ሰዎች የሚናገሩ ሰዎች አሉ። ይህን አልደግፍም፣ ከእውነት የራቀ ነው፣ መሰረትም የሌለው ነው። ለምን እናገረው? በጥንቃቄ ብንናገር ጥሩ ነው ብዬ አስባለሁ። ይህ አንድ። ሁለተኛ ከአዲስ አበባ ከጎንደር እያሉ ወደ እስራኤል ሀገር ሊመጡ ይሁዲያንን ይሁዲያን ዘርነን ብለው ያውንም ግዩሩን አድርገው ከዚህ ከመጡ በኋላ እንደገና ወደ ክርስትና እምነት መሄዳቸው ብቻ ሳይሆን ሌላውን ምንም እንዲሄድ መቀስቀስ፣ ይህን ሁላችን ልንቃወም ይገባል። በነገራችን ላይ እንደዚህ የዚህ አይነት ስራ የሚሰሩ ሰዎች ለቀሩት ወገኖቻችን ከዚያ ለቀሩት ወገኖቻችን እንዳይመጡ እንቅፋት መሆናቸው ማወቅ አለባቸው። ምክንያቱም ጉዞውን የሚቃወም ሰው ይሄን ካየው ያመጣናቸውን መቾኑን ያመጣናቸው እንደገና ወደ ክርስትና እምነት ሄዱ መሄድ ብቻ ሳይሆን ሌላውን በዚያ እንዲያምን ቅስቀሳ እያደረጉ ነው እያሉ መሳሪያ መጠቀሚያ እየሆኑ ለወገኖቻችን እንቅፋት አይሆኑ። ሁለተኛ ደግሞ እንደዚህ ያሉ ሰዎችም ቢኖሩ የተወሰኑ ሰዎች በዚህ የሚያምኑ ሰዎች ያሉ እነሱ መቃወም አለብን ማለት ነው እንጂ አጠቃላይ ከ1991 አንስቶ የመጣው በሙሉ ወደ ክርስትና እየተመለሰ ነው ማለት ደግሞ ተውነት የራቀ ነው፣ መሰረትም የለውም እውነት ለመናገር። ሌላው ደግሞ ምንድን ነው ጨሳ ውስጦች በእነሱ አመራርነት ሰላማዊ ሰልፍ ደግሞ ሃይማኖታችን ሰውን እያሳመኑ ወደ ሌላ ሃይማኖት እየወሰዱ ነው ለሃይማኖታችን 2000 ዓመት ዘመን የተዋጋነበትን መስዋዕትነት አባቶቻችን የከፈሉበትን ሃይማኖት ይዘን የመጣነውን ሃይማኖት መጠበቅ አለብን ብለው ደግሞ ለመብታቸው መውጣት ደግሞ ይሄ ደግሞ መብታቸው ነው፣ ይህን ደግሞ ማክበር ይገባል። ይህንን መሰረት አድርገው አዲስ ገቢና ድሮ የመጣ እያሉ ለማለያየት እኛን እኮ አጠቃላይ ከ1991 አንስተን የመጣ ነው እኮ አገልግሎን ክርስቲያን እያሉን ነው ብሎ ደግሞ ፕሮፓጋንዳ ማውጣት ገና ለፖለቲካ ጥቅም ብለው ደግሞ ብትቆጠቡ ከዚህ ጥሩ ነው። እኔ እውነቴን ነው። ከኢትዮጵያ ብዙ ነገር ማምጣት ይቻላል። ጤፍ ማምጣት ይቻላል። ሽምብራ ማምጣት ይቻላል። ሰሊጥ ማምጣት ይቻላል። እዚህ ሀገር ለመነገድ የኢትዮጵያን ኋላ ቀርነት አስተሳሰብ ጥላቻ የመለያየትን ባህሪ አምጥቶ እዚህ ሀገር ማክሰኑን ሁላችንም ልንቃወም ይገባል። እዚህ ሀገር ገባን የኢትዮጵያ ይሁዳኖች 400 ሃይማኖቱን ጥሎ ሄዶ ወደ ክርስትና እምነት ተከትሎ እያለ እየዞረ የሚሰብክን ሰው መቃወም አለብን። ይሄንም እኔም እቃወማለሁ።
2: ጥሩ እንግዲህ ችግሮችን በውይይትን መፍታት ጥሩ ነው። በጣም እናመሰግናለን። መልካም ምሽት።
3: አመሰግናለሁ። መልካም ምሽት ለሁላችን።
2: መልካም ምሽት። ቻው ቻው። የተከበራችሁ አድማጮቻችን ፕሮግራማችን ይቀጥላል። እንደ ሙዚቃ እናሰማና ከዛ በኋላ ፕሮግራማችን ይቀጥላል።